0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ ለቱን ደብረያን ዘመን አቆጣጠር ካፍ ኸይ በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ማክሰኞ መስከረም 26 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። እንግዲህ አለን የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ፣ ቃለ ምልልስ፣ ማህበረሰብ የተመለከቱ ጉዳዮች ላይ እንወያያለን። አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ የእስራኤል የጸጥታ ባለሙያዎች በፍላይ ዱባይ አውሮፕላን በረራ ሊያጋጭ ሊከሰክስ የነበረውን የኦማን ፓይለት ምርመራ ላይ የተባበሩት አረብ ኤምሬቶች ውስጥ እየተሳተፉ ናቸው። ጦርነቱ ሶስተኛ ዓመቱን በአጠናቀቀበት ወቅት አራን ማህበር መረጃዎችን በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስን ስፋት ያለው መሆኑን ገለጸ። የአሜሪካ ፕሬዝዳንት ትራምፕ በፍላይ ዱባይ በረራ ላይ በተፈጸመ ጥቃት ጀርባ ኢራን እንዳለችበት አምናለሁ አሉ። የካን ዜና፣ ምርመራ በእስራኤል አቪዬሽን የደህንነት ጥበቃን በተመለከተ ከባድ የጥቅም ግጭት ያለ መሆኑ ተገለጸ። የፖሊስ ሰራዊት ህግ አስከባሪ ፖሊሶች ምርመራ ክፍል ማሃሽ ትናንት አምስት ፖሊሶች በጥፋተኝነት አንድ ሰው ከህግ ውጭ ጠልፈው ደብድበውታል በሚል ተጠርጥረው በቁጥጥር ስር ዋሉ። የአየር ጸባይ ሁኔታም የሙቀቱ መጠን ቀዝቃዛማ ይሆናል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጦርነቱ ሶስተኛ ዓመቱን ባጠናቀቀበት ወቅት አራን ማህበር በመረጃዎች በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስ ስፋት እንዳለው ዘግቧል። ይህንን ከዜና ቆይታ በኋላ በሰፊው እንመለከተዋለን። የእስራኤል የመረጃ ድርጅት ሻባክ አባላትና የጸጥታ ባለሙያዎች ተወካዮች ጨምሮ የእስራኤል የጸጥታ ባለሙያዎች ባለፈው ሳምንት በፍላይ ዱባይ አውሮፕላን በረራ ሊያጋጭ አቅዶ የነበረውን የኦማን አውሮፕላን አብራሪ ፓይለት አሸባሪ ሐማም አልሐማሚ ምርመራ ለመሳተፍ ወደ ተባበሩት አረብ ኤምሬቶች በረሩ። ይህንንም ዜና የዘገበው ጋዜጠኛ ኢታይ ብሎምንታል ነው። በተያያዘም የካን ዜና፣ ምርመራ በእስራኤል አቪዬሽን የጸጥታ ላይ ከባድ የጥቅም ግጭት ሊኖር እንደሚችል አመለከተ። የደህንነት ዘጋቢያችን ብሎምንታል በተደረገ ምርመራ መሰረት በትራንስፖርት ሚኒስቴር የአቪዬሽን የጸጥታ የስራ አስፈጻሚ ቢሮ ኃላፊ የሆኑት ድቢር ሩቢንሽታይን ከስራቸው ጎን ለጎን የራሳቸውን የግል ኩባንያም ያስተዳደሩ እንደነበረ ታውቋል። ይህ ኩባንያ ቁጥጥር በሚያደርግባቸው የውጭ የአየር ማረፊያዎችም እንደ ፍላይ ዱባይ እና የኤሚሬትስ ያሉትን ጨምሮ ክፍያ የሚያስከፍል የስልጠናም አገልግሎት ይሰጥ ነበረ። በምርመራ መሰረት ሩቢንሽታይን በእስራኤል ማረፊያ ወቅት የተፈቀደላቸው የጸጥታ ኩባንያዎች የመቅጠር ግዴታ ከሚያስቀርላቸው የግል አውሮፕላን ባለቤቶች ለግል ጥቅማጥቅሞች በሺዎች የሚቆጠሩ ዶላሮች ወስደዋል ተብለዋል፣ ተጠርጥረዋል። ከትራንስፖርት ሚኒስቴርና ከዲቢር ሩቢንሽታይን በኩል እስካሁን የተሰጠ ምላሽ የለም። ፕሬዚዳንት ትራምፕ በፍላይ ዱባይ የአውሮፕላን በረራ ላይ በተፈጸመ ጥቃትን ሙከራ ጀርባ ኢራን እጇ እንዳለበት አምናለሁ አሉ። ትራምፕ አክለውም አሜሪካውያን በቦምብ ጣይ አውሮፕላኖችም
ከብርታንያ እንዲወጡ ያደረጉት ስጋቶች ከኢራን ጋር የተያያዘ መሆኑን ገልጸዋል። ኢራናውያን የጥቃት ድሮኖች ወደ ብርታንያ ግዛት ካስገቡ ከፍተኛ ቅጣት ይጠብቃቸዋል ሲሉ አስጠንቅቀዋል። ይሁን እንጂ የአሜሪካን ፕሬዚዳንት በዋይት ሀውስ ቤተ መንግስት ውጭ ለሚገኙ ለጋዜጠኞች እንደገለጹት ከኢራናውያን ጋር ቀጥተኛ ውይይቶች ማድረግ እንደሚፈልጉ ሁልጊዜም ይገልጻሉ። እንደ እርሳቸው ገለጻ እጅግ ብዙ መጠን ያለው የነዳጅ ዘይት ከሆርሙዝ ባህር ወሽመጥ ይወጣል። ነገር ግን በጦርነት ምክንያት የናፍጣ ማጣሪያዎችም አሁን እጥረት አለ። ይህንን የገለጹት ቃል ዘጋቢያችን ሂስቄል ኮርንበርግ ነው። የሻባክ የእስራኤል የአገር ውስጥ የመረጃ ድርጅት ኃላፊ ህግ የሚጥሱ ይሁዳውያን ያለ ክስ እንዲታሰሩ ጥያቄ እንደሚያቀርቡ ገለጹ። ሲቀጥል ደግሞ እሳቸው እንደተናገሩት ከጥቅምት 7 ቀን ወደ እስራኤል ሰርጎ የገቡ 4000 አሸባሪዎች ተደምስሰዋል። ከነሱም መካከል 2000 ቀርተዋል። የፖሊስ አባላት ምርመራም ትናንት 5 ፖሊሶች በጥርጥር ስር ከክልል በቁጥጥር ስር ውለዋል። ፖሊሶች በህገ መንገድ ሰው በመጥለፍ በመደብደብ በማሰቃየት እናም ደብድበው ደግሞ ከአንድ ባዶ ቦታ አካባቢ ጥለውት ሂደዋል በሚል ድርጊት ተጠርጥረዋል። ፖሊሶች እንደ ጥርጣሬው ከሆነ ፖሊሶች በኢላት ወደሚገኝ አንድ የመዝናኛ ስፍራ ክለብ የሄዱት በአካባቢው የሚገኝ አንድ ጥርጣሬ ያለበት ሰው አንዲት ሴት ላይ ውስባዊ ትንኮሳ ፈጽሟል በሚል ቅሬታ ቀርቦባቸው ነበረ። ፖሊሶቹ ዜጋ በእጅ ሰንሰለት በካቴና አስረው ወደ አንድ ቦታ በመውሰድ እየደበደቡትና ከባድ ጉዳት አድርሰውበታል በሚል ተጠርጥረዋል። ከዛም ተጠርጣሪው በዛ ቦታ ጥለውት ሂደዋል። 5 ፖሊሶች እስከ ሐሙስ ድረስ ቤት ውስጥ እንዲቆዩ ፍርድ ቤት ወስኗል። የሐረዲም ሃይማኖት ይሁዳውያን አጥባቂዎችን ተቃዋሚዎቹ በወታደራዊ አገልግሎትም አልዘምትም ያለ ግለሰብ ለመያዝ በሞዲን ከተማ የተደረገን ሙከራ ለማክሸፍ ሁከት ፈጠሩ። በመቶዎቹ የሚቆጠሩ የሐረዲም ወጣቶች ትናንት ማታ ከወታደራዊ ግዴታ ሸሽቶ ተደብቆ በነበረው ሰው ቤት መግቢያ በር ላይ ተሰብስበው ነበረም። ወደ ህንፃው መግቢያ በር ገብተው በነበሩበት እነሱም ከፖሊሶች ጋር ግጭት ሁከት ተፈጥሮ ነበረም። ከወታደራዊ ግዴታ ሸሽቶ የነበረው ግለሰብ ተለቋል። የአውሮፓ ፓርላማ አባል ሪማም ሐሳን ጥቅምት 7 ቀን የተሰዉ የመታሰቢያ ኤግዚቢሽን ላይ የእስራኤልና የአውሮፓ ህብረት ሰንደቅ ዓላማዎችን አበላሸች። ከፈረንሳይ እጅግ የግራ ዘመም ፓርላማ አባል የሆነችው ይህች ሴት በኤግዚቢሽን ላይ ሰንደቅ ዓላማዎችን ስትጥል፣ ስትረግጥ፣ ስትጎዳም ታይቷል። ከብዙ ሀገሮች የመጡ የአውሮፓ ፓርላማ አባላት ድርጊቱ ያወገዙ ሲሆን ይህም ጸረ ሰሜናዊነት ለይሁዲ ጥላቻ መሆኑን ገልጸዋል። ይህንን የዘገበው ዶቭ ጊላር ነው። የአየር ጸባይ ትንበያ የሙቀቱ መጠን በትንሹ ከትናንት ዛሬ ቀዝቃዛ ይሆናል። በአብዛኛው በደቡብና በምስራቅ አካባቢዎች እንዲሁም በሰሜንና በባህር ዳርቻ አካባቢ አልፎ አልፎ ይዘንባል ተብሎ ይጠበቃል። ነገሮ ደግሞ በትንሹ የሙቀቱ መጠን ይጨምር ይሆናል የሚል ግምት አለ። ሐሙስ ዕለት ደግሞ የሙቀቱ መጠን ከሰነበተው
ይጨምራል የሚል ግምት አለ። ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 23 ዲግሪ ሴንቲግሬድ ይሆናል። ቴል አቪቭ ከተማና አካባቢዋ 27፣ ሃይፋ ከተማና አካባቢዋ 26፣ ቤርሺባ ከተማና አካባቢዋ 8፣ በኢላት ከተማና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ

የተከበራችሁ አድማጮች በድጋሚ ጤና ይስጥልን፣ እንደምን አደራችሁ? መልካም ቀን ይሁንልን። የዛሬ ጋዜጦችን በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችን እንዘግባለን። ማሪብ፣ ይስራኤል ሃዮም፣ ይዲዮት ሃሮኖት፣ ሃሬጽ የተሰኙ አራት ጋዜጦች እንደዘገቡት ሁሉም በትናንትናው ዕለት በእስራኤል መንግስታዊ ኦክቶበር 7 2023 ዓ.ም ጋዛ ሰርጥ ድንበር ጥሰው የገቡ አሸባሪዎች በእስራኤላውያን ላይ የፈጸሙት ከባድ የሽብር ጥቃት በተመለከተ መንግስታዊ የመታሰቢያ ስነ ስርዓቶች ተካሂደዋል። በጣም በብዙ ሺዎች የሚቆጠሩ እስራኤላውያን ዜጎች፣ ወታደሮች፣ ፖሊሶች ተሰውተዋል። ነፍሳቸውን ይማር። በትናንት መንግስታዊ የመታሰቢያ ስነ ስርዓት ታስቧልና የብሔራዊ የመታሰቢያ ስነ ስርዓት የሽብር ጥቃትን የተፈጸመበት መቼ ነው? ቅዳሜ ሰንበት፣ ከሶስት ዓመት በፊት ቅዳሜ ጧት ልክ 6 ሰዓት ከ29 ደቂቃ ላይ ነበረ ድንበር ጥሰው የገቡት። በዛን ጊዜ ይሄ ትልቅ ጉዳት በእስራኤል ህዝብ ያስከተለው የሽብር ጥቃትም የሐዘን መግለጫ ለመሆን ብሔራዊ ሰንደቅ ዓላማ ትናንት ጠዋት ልክ 6 ሰዓት ከ29 ደቂቃ ሲሆን ብሔራዊ ሰንደቅ ዓላማ ከማማ ወርዶ በግማሽ እንዲያውለበልብ ተደርጓል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በመታሰቢያው መንግስታዊ የመታሰቢያ ስነ ስርዓት ላይ ተገኝተው ንግግር አድርገዋል። እሳቸው ባደረጉት ንግግር የሐማስን ጨካኝ ሽብር ፈጣሪ ድርጅት እንደመስዋለን ካሉ በኋላ እኛን ለማጥቃት እኛን ለማጥፋት ለሚነሳ ማንኛውም አካል ማንኛውም ሽብር ፈጣሪ ባለን ጠንካራ ብረት እጃችን ምላሹን ከባድ አጸፋ እርምጃ እንወስዳለን፣ ድባቅ እናደርጋቸዋለን፣ እናጠፋቸዋለን ብለዋል። በዚህ ዙሪያ የሚል ሰፊ ዘገባ ነው ያሉት በማሪብ ዕለታዊ ጋዜጣ። ሲቀጥል ደግሞ ካን ሀዳሾት ካን ዜና ባቀረበው ዘገባ ላይ በእውነትም አራን የተሰኘው በጎ አድራጊ ድርጅት ባወጣው ዘገባ ከጥቅምት 7 አንስቶ በሶስት ዓመታት ባለፉት ሶስት ዓመታት በእስራኤል ህብረተሰብ ተጨባጭ ሁኔታ ጤንነታቸው በተመለከተ የሚያሳይ ዘገባ አውጥተዋል። ከችግር የጤና መጓደል እርዱን የሚሉ ጥሪዎቹም 21829 የሚሆኑ ራስን የማጥፋት ይዘት ያላቸው ሀሳቦችን ወይም አላማዎችን ጨምሮ ነበሩበት የቀረበው። በጠቅላላ የእስራኤል ማህበረሰብ ውስጥ ስለ ብቸኝነት የሚቀርቡ ጥያቄዎች ምጣኔ ያለው ሁኔታ ከጦርነቱ የመጀመሪያ ዓመት በነበረበት ወደ 28 በመቶ፣ በሶስተኛው ዓመት ደግሞ ወደ 41 በመቶዎች ቁጥሩ ከፍ ብሏል። በወጣቶችና በጉርምስና እድሜ ላይ ባሉ ወጣቶች መካከል ራስን የማጥፋት ይዘት ያላቸው ጥያቄዎች፣ ሀሳቦች፣ አላማዎች ወይም ድርጊቶች በሶስቱ የጦርነቱ ዓመታት ውስጥ ከመጀመሪያ ዓመት በነበረበት በ2.6 በመቶ፣ በሶስተኛው ዓመት ደግሞ ወደ 4.4 በመቶ በጨመረበት በጥፍ
ማለት ይቻላል አድጓል። በወንዶችና ሴቶች ወታደሮች መካከል ከጾታዊ ጥቃት ጋር የተያያዙ ጥያቄዎች ከ5% ወደ 10% በሁለተኛ ዓመት አድጎ ነበረ። ክስተቱ ከጦርነት ጀምሮ በሶስተኛው ዓመትም ከጠቅላላ ጥያቄዎቹ 8% ደርሶ ነበረ ይላል በዘገባው መሰረት። የአራን ዋና ስራ አስፈጻሚ የሆኑት ዳቪድ ኮሪን እንዲህ ብለዋል። የሶስቱ ዓመታት የጦርነት ከባድና ቀጣይነት ያለው እውነታ ፈጥሮብናል። በእኛ ፊት ከእያንዳንዱ ጥያቄ ጀርባ ደግሞ ህመም፣ መጥፋትን፣ ስጋትን፣ ብቸኝነትን ወይም ድካም እና አንዳንዴ ደግሞ ከነዚህ ውስጥ ብዙዎችን በአንድ ላይ የሚቋቋም ሰው አለን። በዚህ እውነታ ውስጥ ለእያንዳንዱ ጥያቄዎች ሀሳብ የሚከፈልበት አሳቢ ጀሮ የሚያገኝበትና ችግሩን ብቻውን መሸከም እንደማይጠበቅበት ድጋፍ፣ እርዳታ የሚያስፈልገው አስተማማኝ የሆነ እርዳታ የተጎዱ ሰዎችን ሁሉ በዚህ ክፉ ጦርነት የተጎዱ ሰዎች ሁሉ በአካል የቆሰሉ ሰዎችን እንደውም ደግሞ በዚህ በስጋትና በእንትን በአእምሮ መረበሽ ሁኔታ ላጋጠማቸው ዜጎቻችን አስፈላጊን ድጋፍና እርዳታ ያስፈልጋቸዋል ይላሉ ዶክተር ሽሪ ዳንኤልስ የአራን አገር አቀፍ የሙያ ኃላፊ እንዲህ ብለዋል። የአራን መረጃዎች የሚያስታውሱት በተለይም በዕለት ተዕለት የህይወት ቅዠት ውስጥ ችግር ያለበት ሰው ማየት፣ የመቸገር ምልክቶችን መለየት፣ ስጋት በሚፈጠርበትን ጊዜ ስለ ራስን ማጥፋት በቀጥታ መጠየቅና ማዳመጥ፣ ከመባባሱ በፊት እየገዛ እንክብካቤ ያስፈልገዋል የሚል ምክር አለ። በሰይፍ ጦርነት ከጀመረበት 3 ዓመታት መሙላቱን አስመልክቶ በጥቁሩ ቅዳሜ ይለዋል በጥቅምት 7 የአእምሮ የመጀመሪያ እርዳታ ማህበር የሆነው አራን ማህበር በቀን 24 ሰዓታት በሳምንት 7 ቀናት በስልክና በኢንተርኔት በሚያስተዳድራቸው የእርዳታ ማዕከላት ላይ የደረሰው ጥያቄዎች መረጃ ይፋ አድርጓል። መረጃዎቹ ከሁሉም ህብረተሰብ ክፍሎች፣ ከሁሉም የእድሜ ክልሎችና ከመላ ሀገሪቱ ወደ እርዳታ መስመሮች ላይ የሚመጡትን ችግሮችን ያንጸባርቃል ነው የሚለው። በሶስት ጦርነት ዓመታት ውስጥ በአራን 928,911 ጥያቄዎች እርዱኝ ጥያቄዎች ደርሷል ለማዕከሉ። በመጀመሪያ ዓመት 316,514 በሁለተኛው ዓመት 320,486 እና በሶስተኛው ዓመት ደግሞ 291,911 ደርሷል። በሶስተኛው ዓመት መጠነኛ መቀነስ ቢታይም የእርዱኝ ጥያቄ ብዛት በወቅቱ በሙሉ ከፍተኛ ሆኖ እንደቀጠለ ነው ይላል። ከጠቅላላ ጥያቄዎቹ ውስጥ 1829 የሚሆኑ ራስን የማጥፋትን ይዘት ያላቸው ሀሳቦች፣ አላማዎች፣ ድርጊቶች ነበሩ። በሶስቱ ዓመታት ውስጥ ደግሞ ያላቸው አማካይ ምጣኔ 2.35% ነበረ። አራን በሶስተኛው ዓመትም ቢሆን መጠናቸው ከጦርነት በፊት ከነበረው

ከጠቅላላው ጥያቄዎቹ 3% አካባቢ ከነበረው ያነሰ እንደነበረ ዘግቧል። ይበንዲ እንዳለ ሌሎች ጋዜጦች የተመለከቱት በስፋት በዚሁ በመንግስታዊ የሙታን መታሰቢያ ስነ ስርዓት ጋር በተያያዘ በአዛ ግንባር በእስራኤል አስተዳደር ግዛት ውስጥ የሚገኝ የእስራኤል መከላከያ ሰራዊት የደህንነት ጥበቃ የወታደሮችን በብዛት ያለማዝመት ለውትድርና እየሰራ አይደለም። በዚህ በተጋለጡ አካባቢ የሚገኝ መከላከያ ሰራዊት ጦር መሳሪያዎቹ ወታደሮችም ለመጠለፍ የተጋለጡ ናቸው በሚል በተለይ በአዛ በኩል አሸባሪዎቹ ወታደር ለመጥለፍ ይጠልፋሉ የሚል ስጋት አለ ከሚል አንጻር በዚህ ዙሪያ ላይ የዘገባ እንደሚያሳየው ከሆነ በዛ አካባቢ ያሉ ጦር ሰፈሮች ወታደራዊ ታንኮች ወታደሮችም ቢሆን ለመከላከል ለጥቃት ለመከላከል በቂ ስራ አልተሰራም የሚል የእስራኤል ካቢኔ ደህንነት በዚህ ጉዳይ ደግሞ የተዋየበት መሆኑንና እንዲያውም ወደፊትም የከፋ ያልተጠበቀ ጥቃት የሽብር ጥቃት እንዳይደርስ ከወዲሁ የሚታሰብበት ጉዳይ መሆኑን በጉዳዩ ተማክሮበታል ይላል እስራኤል ሃዮም የተሰኘው ጋዜጣ። ሌላኛው ከዚህ ጥቅምት 7 የሽብር ጥቃት ጋር በተያያዘ አሁን የሙታን የመታሰቢያ ተቋምን ማን ነው የሚያስተዳድረው የሚል ጥያቄ ያቀርባል። ይህ የመታሰቢያ ተቋም የሚያቋቁመው የሚያስተዳድረው ማን ነው? መንግስት ወይስ ራሳቸው ለዚህ በሰዋትነት የተሰዉ ቤተሰቦች ራሳቸው ይሆን የሚል በዚህ ዙሪያ መፍትሄ እስካሁን አልተሰጠለትም ነው የሚለው እስራኤል ሃዮም ዕለታዊ ጋዜጣ። ሌላው የአውሮፓ ሀገራት እስካሁን የእስራኤል ቅርብ ወዳጆች የነበሩት እንደ እንግሊዝና እንደ ሆላንድ የመሳሰሉ በእስራኤል ላይ ማዕቀብ የኢኮኖሚ ማዕቀብ ጥለዋል። እነዚህ ያው የሚጥሉት የኢኮኖሚ ማዕቀብ በተለይ በይሁዳና ሰማርያ የሰፈሩ ይሁዳውያን የሚመረቱ ምርቶችን ወደ ሀገራቸው እየሸመቱ ላለማስገባት በዚህም ዜጎቻቸው ደግሞ እነዚህ ቀበሌዎች የሚመረቱ የተለያዩ ቁሳቁሶች የተለያዩ ምርቶችን ከገዝተው በሀገሩ በሀገራቸው ገበያ ላይ ለማቅረብ የሚሞክሩ ዜጎች ላይ በከባድ ቅጣት እንደሚጠብቃቸው ነው ህግ እያጸደቀ ያለው። የምጎጂ የሆነ ክስተት መሆኑን ነው እስራኤል ሃዮም ጋዜጣ የዘገበው በተቀዳሚ ገጹ ላይ። ሌላኛው ስን ወደ የዲዮት አሃሮኖት ጋዜጣ ስንመለከት እነሆ ያከባድ የቅዳሜ ሰንበት የጥቅምት 7 2023 ዓመተ ምህረት የሽብር ጥቃትም 3 ዓመትን አስቆጠረና በትናንትናው ዕለት መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተካሂዷል እና በዚህ ላይ ያው ፎቶግራፍም ያዘንተኛ የወታደር ወላጆች የፎቶ የሟቹን የተሰዋው ወታደሮች ፎቶግራፍ ያሳያሉ። ይሄ ነፍሳቸውን ይማር። በዚህ ላይ የሁሉም በሐዘን ያሰበበት በህሊናም በጸሎት በትናንትናው ዕለት ህዝብላው እስራኤል ህዝብ ሲያስብ ሙታን ሲያስብ ያለበት ቀን መሆኑን ይገልጻል። የምሉይም ተጠባባቂ ውትድርና የሚያገለግሉ ምሉይኒኪም ህይወታቸውን ለአደጋ እያጋለጡ አሁንም ቢሆን ምንም ሳይሉ ለሀገር ዳር ድንበር ጥበቃ በሚል
ወደ ውትድርና አገልግሎት ይመለሳሉ ይላሉ። እነዚህ ምርጥ ልጆች ምንም መደበኛ የውትድ የሶስት ዓመት ወታደራዊ አገልግሎት ከፈጸሙ በኋላ እድሜያቸውም ያለ እነሱም ደግሞ በተጠባባቂነት ደግሞ ያው አስተዋጽኦ እያበረክቱ ነው። ለአገር ዳር ድንበር እየዘመቱ በማገልገል ላይ እንደሚገኙ ነው የሪዮት አሮኖት ጋዜጣ የተመለከተው። ሌላው የሻባክ የአገር ውስጥ የመረጃ ድርጅት ኃላፊ የሆኑት የሚሉት ምንድን ነው? ሳቸው ዚኒ እንደሚሉት ከሆነ ህግን የሚጥሱ በተለይ በይሁዳና ሰማርያ ቀበሎች አካባቢ ህግን የሚጥሱ ይሁዳያን እነሱም ፍርድ ቤትም ቀረቡም አልቀረቡም ለህግ ተገዥዎች መሆን አለባቸውና እነዚሁ ይሁዳያን ስነ ስርዓት የሚደፈርሱ ህግን የሚጥሱ ይሁዳያን ይታሰራሉ። እሳቸው ፍርድ ቤት ሳይቀርቡ በአስተዳደራዊ እርምጃ እንዲታሰሩ እጠይቃለሁ ማለታቸው ነው የዲዮት አሮኖት ጋዜጣ በዚህ ዙሪያ የተመለከተው። አንድ የባሪላን ዩኒቨርሲቲ አስተማሪ ፕሮፌሰር የሂሳብ አስተማሪ ፕሮፌሰር ተወነጀለ። የተወነጀለበት ምክንያት ምንድን ነው? በአረቦች ላይ ጥቃት ለመፈጸም ፕሮግራም እቅድ ነበረው ተብሎ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። እና የሂሳብ አስተማሪ ፕሮፌሰር ይህንን በተመለከተ ፕሮግራሙ እንዴት አድርጎ አረቦችን ለማጥቃት የነበረው ፕሮግራም ሁሉም ለህግ አስከባሪዎችም ቀርቧል እና እሱ የባሪላን ዩኒቨርሲቲ አስተማሪ መሆኑን ነው የኢዲዮት አሮኖት ጋዜጣ በተቀዳሚ ገጹ ላይ ዘገበው። ሌላው ደግሞ ብሪታንያ እንግሊዝ ደግሞ በሀገሪቷ የሚያገለግሉ የእስራኤላውያን ዲፕሎማቲክ እነሱ ወደ 27 የሚሆኑ እስራኤላውያን ዲፕሎማቶችን ከሀገሪቱ ውጭ ለማባረር ብሪታንያ እየዛተች እየፎከረች ነው። እንደዚህ አይነት የዲፕሎማሲያዊ ግንኙነት በሀገራት መካከል ያለ የነበረ ሲሆን ያለ አሁን ደግሞ እንደ እንግሊዝ ደግሞ ቢያንስ ወደ 27 የሚሆኑ እስራኤላውያን ዲፕሎማቶች እናባራለን እያሉ ናቸው የሚል ዘገባ የዲዮት አሮኖት ጋዜጣ ያሳያል። ሌላኛው ሀሬጽ የሰኘው ጋዜጣ ደግሞ የሀገር ዳር ድንበር ጥበቃ በተመለከተ ስህተቱ ካሁን ቀደም የነበረው ስህተት አልታረምም አሁንም እንዳለ ነው፣ በቀጣይነትም ተመሳሳይ የሽብር ጥቃት ሊደርስ ይችላል የሚል ትንቢያ እንዳለ ይኸው ጋዜጣ ተመልክቷል። ሌላው የእስራኤል መከላከያ ሰራዊት ይላል ፍልስጤማውያን የወይራ ፍሬ እንዳይለቅሙ ይከላከላል። እንዴ ለምን ይላል? ለፍልስጤማውያን ድጋፍ ለፍልስጤማውያን አርሶ አደሮች ድጋፍ የሚያደርጉ እስራኤላውያን የግራ ዘመም እስራኤላውያን በእርሻ ቦታ ላይ ለፍልስጤሞች እርዳታ ለማገዝ በሚል የወይራ ፍሬ እንዲለቅሙ በማድረግ እስራኤላውያን የዚህ የግራ ዘመም እስራኤላውያን አብሯቸው ከተገኙ አይ ለፍልስጤማውያን ያው የወይራ ፍሬ እንዳይለቅሙ እናግዳለን ይላል። ይህም ያለው ምንድን ነው? የእስራኤል መከላከያ ሰራዊት እስራኤላውያንን ተንቀሳቃሾች የግራ ክንፍ የፍልስጤም ደጋፊዎችን እነሱን ለማገድ ነው ይላል ሀሬት ለታይ ጋዜጣ። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ የስከዚሁ ነው። አንድ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ከእድሜ ባለጸጎች መካከል ከአቶ ስጦታው ብሩ ጋር ቀጣዩን ቃለ ምልልስን እናካሄዳለን። በዋናነት እነሆ በትናንትና ዕለት መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተካሂዶ ነበረ። ከሶስት ዓመት በፊት ጥቅምት ሰባት በተፈጸመው ከባድ የሽብር ጥቃትን የሙታን መታሰቢያ ስነ ስርዓት ነው የተካሄደውና እንዲያው በማህበረሰባችን የእድሜ ባለጸጎች በዚህ ላይ አስተያየታቸው ምን ይመስላል? አቶ ስጦታው ብሩ ጤና ይስጥልን፣ እንደምን አደሩ?
1: እግዚአብሔር ይመስገን፣ ደህና አደራችሁ?
0: እግዚአብሔር ይመስገን፣ ደህና ነን። እንግዲህ ሬዲዮም ቴሌቪዥን ትከታተላላችሁ። በሀገራችን ተጨባጭ ሁኔታ እንግዲህ ከእርሶ ጋር የምንነጋገረው በትናንት የነበረው መንግስታዊ የመታሰቢያ ስነ ስርዓትን በተመለከተ እንዲያውም እንዴት ነው ያለዎት አስተያየት?
1: ቱዳራባ እግዚአብሔር በዚህ ሬዲዮ አስተላላፎች ደግሞ በጣም አመሰግናለሁ። ትላንትና የጀመሩት ያው እስተ ነገር ወብ ድረስ ነው መሰለኝ። የሚያሳዝን ነው፣ ያሳዝናል፣ በጣም ያሳዝናል በእውነት። ብዙ ወጣቶች ትላንትን ሲነጋገሩ ሰምቻለሁኝ። ያው ቁስላቸውን አዘናቸውን እየገለጡ ኦክተምፔር ሰባ የዛን ጊዜ በቅዳሜ ቀን በሲምኸት ቶራ ያው የወረደው ጉድ መቼም እግዚአብሔር ትልቅ ጠባሳ ነው ጥሎ የሄደ ለእስራኤል። ግን ይሻያው አንድ ነገር፣ ህዝብ ይህ ነገር እንደሚመጣ ምን ይመጣ ይሆን ጌታ ህዝቦ እያለ ናታንያው እንደተመረጠ ያ የወረደ ሽቢጣ በቅዳሜ ቀን ምን ይመጣ ይሆን እያለ እንዳለው እንደገመተው መሆኑ በዮም ኪፑር ባስተሪ ጸሎት አስተሪን አናጸልይም ብለው ውሻ ይዘው ከቶራ ህምትነ የሚለው ተሰቅለው ያን የወረደው ነገር ምን ይመጣ እያለ እግዚአብሔር ከቅርብ ነው ይህንን አየ። በእርግጥ በሐጻን የመጣ ለጻድቃን እንደተባለ ያው መቼም

0: አጥቶ ነው ቃጥቶ ነው የተወው እስራኤል አምላክ እና እነዚህ ልጆቻቸው የዛን ጊዜ ተቀሰፉባቸው የሞቱባቸው በእርግጥ አንጀታቸው ልጆቻቸው ልጆችም ቢሆኑ ሁላው ልጆች ናቸው ለእናት ሀገራቸው የተጨፋጨፉ ሳያስቡት ከባፊት ላይ ታፍነው እየተዋጉ ጥይት አልቆባቸው እንደምንሰማው አዲር ቦጋለ ጥይት አልቆባቸው ነው ጥይት አቀብሉ ይስጡኝ ይያለ ያን ያህል ሽጦር መከበቡን አላወቁም ጓደኞቹ ሁሉም በዛ ወድቀው እሱም ጥይት ሲያልቀበት ብዙ ጠላቱን ጥሎ ነው የሞተ
1: አዲር ወታደር አዲር
0: አዲር ቦጋለ
1: ሸቱ
0: ሸቱ ከና ብዙዎችም ኋላ ደግሞ ለእናት ሀገራቸው ውጡ ዝመቱ ተብለው ባዛ ጠላት ጋር እየተፋለሙ ግንባር ለግንባር እየተዋጉ ነው የሞቱ አሳዝንም በእውነት እነዚህ ተዋግተው ነው የሞቱ ለእናት ሀገራቸው ነው አጥንታቸውን የከሰከሱ ደማቸውን ያፈሰሱ እግዚአብሔር የእስራኤል አምላክ ነፍሳቸውን ይማር
1: አሜን አሁን አትስጦታው
0: አቤት
1: አሁን እሱ በእውነት ሁሉም ወላጅ ያሳዝናል በጣም ለሁላችን ምርጥ ልጆች ናቸው ሀገር ዳር ድንበር በውጊያ ላይ እያሉ የተሰዉ ነፍሳቸውን ይማር እና ቅድም ያሉት ምንድን ነው ለዚህ ለጥቅምት ሰባት በቅዳሜ ሰንበት ላይ የደረሰው የሽብር ጥቃት ቅዳሜ ሰንበት የመሻር ጋር ብለዋል አሁን ግን እኮ ከዛ በፊትም በቅዳሜ ሰንበት እኮ ጸሎት እያደረሱ ይሁዳን ከጸሎት ቤት እየገቡ የሽብር ጥቃት የፈጸሙበት ጊዜ ነበረ በርግጥ ከዚህ ሁሉ ከባዱ ጥቃት ጥቅምት ሰባቱ ነው እና እንደርሱ አባባል ቅዳሜ ሰንበትን ማክበር መሻር አስፈላጊ አይደለም ቅዳሜ ሰንበትን ማክበር መሰለኛ ያሉት
0: በርግጥ ጸሎት ቤት እየገቡ 78 ሰው ገለው አለኝ ብለዋል እየተሾለኩ ገብተው ነው ይሄ ግን የእስራኤል ወታደር የእስራኤል ሻፓክ ሞስታድ ሀጥር ላይ ዝንብ ስትቀመጥ ያውቃሉ አይጥም ብትሽሎከሎክ ያውቃሉ ያዛ መሐበሊም ራሳቸውን ሩዝ በልተው እንዱ ወይም ሌላ ምግብ በልተው እንዱ ይህን ሁሉ ጠንቅቀው የሚያውቁ ጎበዞች እንዴት በይፋ በካፍካነ በነጠላ ጫማ ገብቶ ሲወረር አገሩ ይህ በአንድ ገጥ የእግዚአብሔር ቁጣ ነው የሚለው ህዝቡ እግዚአብሔር ሲቆጣ ነው ይህን ነገር ያደረገ እግዚአብሔር ይህን የመሰለ ጀግና ይህን የመሰለ ጦር እያለ አደንዝዞት ይኸው ቀጥቶ ፈተና ነው የሰጠው ነው የሚሉ ብዙዎች ደግሞ ለምን በዛ ነገሩ ሲበዛ ተንቀጥቅጧል ህዝቡ ተለጃ ባየ ቁጥር ቅዳሜ ማታ ያሽሚጣ ያማት ምን ያመጣ ይሆን ብለው አምቶ ነበረ ምን ነው ብስል ሞኝ አወጋው ብስል ያመተው ይባላል እንደዚያ ነው በዚያ ምክንያት ነው ዘሰንበት ቀን በሁለት ባልናት አሁን በዛው ሰሞንም ይኸው እንደዚህ ሆነ የዋለች ሲምኻት ቶራና ሰንበት አንድ ላይ ነው የዋለች በተቀደሰችው ቀን ይህን ማፊያ ወረደ እግዚአብሔር እሱ ይቅር ይበለን እና እነዚህ ልጆቻቸው የሞቱ ብዙ ልጆች በጓደኞቻቸው እጅ ሳያስቡት በካራ ተወግተው ሳያስቡት ተደብድበው ወድቀው በዚያ ሞተው የተገኙ ብዙ ናቸው የሚያሳዝኑ ይሄ ነው እነዚህ ግን ለጀግንነት በጀግንነት ነው የሞቱ በጀግንነት አስከሬናቸውን ቀብራቸውን ሐውልታቸው እየተሰራ ታሪካቸው እየተነገረላቸው ነው እና ይሻዩ አንድ ነገር ብነግርህ ይህ ጦርነት የወታደራዊ ለእናት ሀገሩ መሞት በእስራኤል ብቻ ሳይሆን በኢትዮጵያም ሆነ በሁሉ ሀገር አለ በኢትዮጵያ هذا وتدرنا بذيو متو مقرتنا ونجي همني قدر همني عمرانا عوري بلتوتنا وميكار طاوك عندها
1: اوه بابزان يو
0: عندي اني اكستيلجي كندي على وميبال الوب وتدرنا موتا موتا ميبال نجي ويمش تكبر ويميهان اسرا وميبال يلم هتوچو لزمدوچو بدرسا غزي القسو هتيتو عوزني عليهم من بلا لقسج اندمانن بلا هدق تفرفر عمراو بكنفو دي على سافر بلا لقسج عوزني عليهم بسماي نفساني مارو لمن عمرا نو بلتوت ميقر كزي هاجر دي يا 40 مت يتكبر 40 مت يتكبر 40 مت بلا يتكبر عظم يامتو እንኳንስ ወዲያው የሞተው ነውና እዚህ ሀገር በእውነት በጦርነት የሞተው ከሞት አይቆጠርም
1: በጣም የተበለበት ነው
0: አው አንዲት ደግሞ ሁለት ልጆች አወተው ትድርና ሀደው በኢትዮጵያ ነው ሄደው ሞቱ እዚህ ሞቱ ነው እንጂ እንደምታው እዚህ ተቀበሩ ወይ እዚህ ነው የሚባል የለም አው ምን ብላት አስለቅሳለች ስጋይ ዘዋደፈ አሞራ በደጀ የትንሹን ይሆን የትልቁ ልጅ ብላ አስለቀሰች እና የዚህ ሀገር ጦርነት በእውነት ጀብድ የሚሰራበት ጎበዝ እስራኤል ጎበዝ ናት ጀግኖች ናቸው እነዚህ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ለእናት ሀገራቸው ሞት አይባልም ሐውልታቸው ማሰራት ጥማቸው ህምድር በላይ እንዲቀመጥ ጥሩ ጥሩ የታሪካቸው መነገር አለበት እንጂ አሁን ተላንት ይድዮን ወጋለ ሲናገር ሰምቻለሁ ልጆች ተህደሩ አልገባም ይያሉ ይላል ይሄ ጥሩ አይደለም መርሳትን ያለበት ታሪኩን ነው ጥሩ አርጎ ማስቀመጥ ያለበት እንደዚህ ተዋግቶ የሞተው ልጅን ታሪኩን ጥሩ ያደረጉ መተረክን ያለበት እንጂ ከሀደሩ አልገባም ማለት ይሄ ሁሉ ግዜ አዘንተኛ ሆኖ መኖር አያስፈልግም ማለት ነው።
1: አይ ጥሩ ሐሳብ አው በእውነትም ጥሩ ሐሳብ ነው እንዴ ማለቱ እነዚህ ልጆች ትዝታው አብሮ ቤት ነው ግን እንዳሉት ታሪኩን የሰጠውን ለሀገራችን ሀገር ፍቅር ምን እንደነበረ ማስተማር ለተለተቱት በጣም አስፈልጊ ነው ይያሉ ነው አሁን እኛ መሆነ መቼም ሁሉም የተሰው ለሀገር ዳር ድንበር በማህበረሰባችን ለማዘንተኛ ቤተሰቦች ወላጆች እንዴት አድርገን ነው እንግዲህ አቅማችን የፈቀደውን ይላል ለማጽናናት ለማጠናከር እንዲያው በርግጥ ባህል አለን እኛ እንደዚህ የመጣያየቅ ጥሩ ባህል አለን እንደ እርሶ አስተያየት እንደው ምን ይመክራሉ?
0: እነዚህ የተበደሉ ወንድሞቻችን በጦር ሜዳ ልጆቻቸው የሞቱባቸው እነሱ መኩራት ይገባቸዋል። እንግዲህ ማዘን አይገባቸው። ከሰው ከሞተ በኋላ ድንጋይ ቢነክሱት ቢሉት እንደማይመለስ ይታወቃል። እነዚህ በጀግንነት ነው የተሰው የቀሩት ልጆቻቸው እነዚያን እድሜ ጤና መለመን ያኔ አበቃ ነው ለነዚህ አሁን እንዳልኩት ያው ራሳቸው ልጆቻቸውን አይዟቸው ይያሉ ያጥናሉ ራሳቸው ባለቤታቸው ባለቤቶቹ ናቸው ራሳቸውን የሚያጥናሉ በገዛጃቸው የሞተ ሞተ ነው ሞተ ምንም ተለቅሷል 3 አመት ሆኗል ለዚህ ቀድም እንዳልኩት ሐውልቱን አሪኩን ህምድር በላይ ማስቀመጥ ይሄን ይሄን ነው ማረግ እንዲገባቸው እንጂ ህዝቡን ያው እንደሚለው እግዚአብሔር ነፍሳቸውን ይማር ይያለ በዚህ በአመት ማጣወሻው ጊዜ ሁሉም ነፍስ ይማር ይያለ ያው ግዳፉን ይሄን መስጠት እንጂ ሌላ ነገር እንግዲህ ወዲያም ምን ማድረግ አይቻለም
1: ነው በተረፈ እንደ ማህበረሰብ በርግጥ የበስልክም አንደጋገር ማብራታታት ባካል መንገናኘት ከተቻለ ከነዚህ አይነቱ ጋር በተቀምጦ ከደሱ ጋር መጫወት መነጋገር አይዞነ መባባል ደግሞ ጥሩ አስተዋጽኦ ያበረክታል በያስባለው እንደ በእውነትም
0: አዎ እህል ልክ ነው በርግጥ እንግዲህ ያገሩ ነገር ግዚያው በርግጥ ግዚያ ይበቃም ነው ግዚያው ምውልበት ህዝቡ አያውቀውም እንዲያው ዛሪ ህዚ ማለት እድወ ማጥናናት እና ማጫወት ማረሳሳት ይሄ በሀገራችንም የነበረ ነው። ሰው ሲሞት ወገኑ ቀርቦ ማስታጣቅ አይዟቸው ማለት እንዲያ ይሄ የነበረ ነው። እና ይሄ ግን እንግዲህ ያው ጊዜ እየበላው ወደ 3 አመት እየተቃረበ ነው። እንግዲህ ወዲያ እየተረሳ የመህብ ነገር ነው ያለ እንጂ እንደ አዲስ አይደለም። አሁን እንግዲህ ወዲያ ራሳቸው ናቸው ራሳቸውን የሚያጠቅኑ ራሳቸውን የሚያሻሽሉ ያው በቃ ያሉት ልጆቻቸውን ተመስገን ጌታ ይህን ባርክልኝ ብለው መመለስ የሚችሉ ራሳቸው ናቸው። ተንግዲህ ወዲያ
1: ጥሩ አቶ ስጦታው እንግዲህ በዚህ በእንዲህ ያለ በርግጥ ፖለቲካው በርግጥ ይሄን ቡድን ይሄን ፓርቲ ምረጡ ማለት አንችልም። በሀገራችን ብሔራዊ የክነሴት ምርጫ የፓርላማ ምርጫ ሊካሄድ 2 ሳምንት አካባቢ ቀርተዋል እና እንደ እድሜ ባለጸጋ እንግዲህ እያንዳንዳችን ዲሞክራሲ ተጠቅመን ይህን ላይ ለተተኪው ትውልድ ትክክለኛ መንግስት መሪ እንዲመረጥ ምን ይመክራሉ? ከሌን በሳይሉ ግን መንቻ
0: ከሌ አይባል። አይ እንግዲህ
1: ገደማ
0: በርግጥ ያ ከኛ ሰው ይገባል ብለን በደም በጣም ተጠናክሮ ህዝቡ ብሎ ነበር። ግን ከኛ ህዝብ እንጂ የሚገባ አይመስለኝም። ነገር ግን ህዝቡ ግን ማን እንደሚመራ ማን ጥሩ ጠንካራ ዳኛ እንዳለ አገሪቱ ተወራሳል ቀድም እንዳልነው አንሰራርቶ ተነስቶ ጠላቱን ባራቱ ሀጉር የደምስሶ ያገሪቱ ኢኮኖሚ ያገሪቱ ከልከላ እንደ ተጠበቀች አንድም ሳትጎል ደሃ ተራበ ገንዘብ አጣነ ሳይል ህዝቡ በእውነት እንደዚህ ጥሩ መንግስት መምረጥ የሙላችን የኛ
1: ሐላፊነት ማለት
0: ህዝቡ አለብን። የህዝቡ ፈንታ ነው። እኛ ለሀገሪቱ የሚል ሀገሪቱን የሚጠብቅ እድል ያለው ጥሩ ዳኛ መምረጥ አለብን ህዝቡ ያውቃልኝ። ይሄ ሽኩቻ ግን በእውነት በጣም ያሳዝነኛል። እኔ አሁን በነጭ ወረቀትና አግባ ወይም እንዲህን በል ወይ እንዴ እኔ ይሄ ነገር ደስ አይለኝም። ለምን እኛ የወደቅነ እኛ ኢትዮጵያዎች በገዛጃችን ነው።
1: ነጭ ወረቀት ሲብለው ማለት አንመርጥም ማለታቸው ነው አይደል?
0: ባንዳንድ እንደዚህ ይላል እኛን አልቀበለውም። ለምን እኛ ኢትዮጵያኖች ወደቅነ በገዛጃችን ነው። ለምን ድን አንድ ማን ሆነበት ምክንያት እንደ ተመኒ እንደ ሆዱ እንደ ሩሲ ሰዋለን አንድ የተኛ አንድ ማን ሆነበት በአንድ ላይማ እኛ በገዛጃችን በራሳችን የወደቀነ እንጂ ይሄኛው ይፍላጋ ጣለነ ወይም ሊኩድ ጣለኝ ወይም ስሞላኒ ጣለኝ ይሄ
1: አንድነትም አሁን ካሏቸው ከሞሮኮ ከተመን ከህንድም ከዛም ከእንግሊዝም ከአውሮፓም የመጡ ከስደት የተመለሱ ዳያን እኮ በእነሱም አንድነት እኮ ያለ አይመስለኝም። ለምን የሮታ ዓለም በፖለቲካ ልዩነት አለ። ልዩነትም የፖለቲካን የሚመለከቱ በተለያዩ ፓርቲዎች ስላሉ አሁንኛ ያለንበት የኛ ማህበረሰብ አሁን ቀደም ያሉት ምንድነው አይ ላይ ገው ይችላሉ የክነሲታ ባልሆነ አይመረጡም የሚል አመለካከታሉና ግን ተለያዩ ፓርቲዎች እኮ እጩ የክነሴ ታባር ተወዳዳሪ ሆኖ ይወዳደራሉ እና ድምጻችን ይበታተናል የሚል ስጋት አለዎት መሰል?
0: አከን ድምጣችን እንደሚበታተን እኔ የምለው እንዳንበታተን ለወደስተፊቱ ግን ለወደስተፊቱ ከዚች 10ኛ ወር 27 ቀን ከምርጫው በኋላ ግን ሁሉም ኢትዮጵያዊ ሰው አለነ
1: ብለን ነው
0: አንድነት እየመሰረተነ ራሳችን ለምን ሩሲ ቢከፋፈሉም አላቸው ይዘዋል ሁሉም ይዘዋል እኛም እንደነሱ ይሄው አሁን አንድ አንድ ሰዎች ያዟሉ እኛም እንደነሱ አንድ ሆነን የኛ የኢትዮጵያ ይሁዲ ማውጣት አዲስ ገቦች አንድ ከትግሬ ትግዳይ የሚሉት አንድ ከጎንደር የዚህ ደግሞ ሌላው ደግሞ እንዲያ አንድ አራት አምስት ያህሉን መርጠን እነሱን ሙላው ከትንሽ ከትልቅ ከሴት ከወንድ ወጣት እንደዚህ ብለን ተማክረን በቡድን በአንድ ብንሄድ የበለጠ ጥሩ ነው። እንግዲህ እስካሁን ግን እየተከፋፈልን ራሳችን ይወደቅነውን ማራ በስሞላኒ ነው የጣለነ ያሚና ነው የጣለነ ማለቱን እንተው ዳሁኑ ግን የሚሆነንን መንግስት መምረጥ አለብን። ጦርነቱ ምንም ቢቀጠቀጡት መትቶታል በደንብ አድርጎ ነው የቀጠቀጠው ግን ገና አለ አለ ዛሬ አዛ በሸከትና ታይተኩስ ማይልም ይላሉ ውስጥ ለውስጥ ምን እንደሚሰሩ አይታወቅም። አሁን ትላንትና ያን አየር አሜሪካ እንዳደረጉተኝ ብዙ ጉድ ብዙ ማፍል ያወርድን የነበር ግን የእስራኤል አምላክ ትንሽ ትልቅ የጸለየው አምላክ የማይተኛው የማያንቀላፋው አምላክ የእስራኤል አምላክ መንግስቱ ምድላም ነው ነውምል እግዚአብሔር በታች መንግስት ነው መንግስቱ ምድላም ነውምል ትላንትና ተላቪን መጥቶ አንዱ ብን ያለይ ቢወድቅ ኑሮ
1: ከባድ ድቂት ደርሰናል።
0: እንዴት ያለ ታሪክ እንዴት ያለ ታምር ሊፈጠር ኑሮ
1: እሺ
0: እና ከሰማይ ላይ እንዲያብሎ ታግሎ መቆሙ ይሄ እነተም እናይተኛው ማንቀላፋው እስራኤል አምላክ አለ አለ ይጠብቀን አለ ማለት
1: ነው። አቶ ስጦታ ብሩ እናመሰግናለን መልካም ቀን ይሁንልን። ካሙሎ
0: እናመሰግናለን
1: ቴክኒክ ባለሙያችን ለናቲ ብላንኬት ምስጋና ይድረሰው። ተከበራችሁ አድማጮች የጧቱ ፕሮግራም እዚህ ላይ ያበቃ። ነገ ጧት ብሎ ቀኑን ቀን ለካን ሰዓት ላይ በሰላም ያገናኘን መልኮ ጥሩ ውሎ ለሁላችንም።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍሄ በትሽሬ ታፍሽን ፔይ ዘይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 26 ቀን 2019 ዓመተ ምህረት ነው። ይከሳት ባህላዊ አማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉ ሰጠኝ ዘመንና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንት የጤና ፕሮግራም ይቀርባል። ካድማጮች ጋር የሚስልኩ ውይይት ይኖረናል። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል። ሻያው
1: አመሰግናለሁ ወርቅነሽ። አርስተ ዜና የመከላከያ ሚኒስትር እስራኤል ቃጽ ሐማስ ነገ ኦክቶበር 7 በዛ ሰርጥ ውስጥ ባሉ ወታደሮቻችን ላይ ጥቃት ለመፈጸም ከመከረም ከማንኛውም ከምላሹ ከባድ አጻፋ ይጠብቀዋል ሲሉ አስጠነቀቁ። የእስራኤል ጸጥታ ባለሙያዎች ልዑክ በፍላይ ዱባይ አውሮፕላን ብራን ሊያጋጭ የነበረውን የኦማን ፓይለት ምርመራ ላይ በተባበሩት አረብ ኤምሬቶች ውስጥ እየተሳተፉ ናቸው። ጦርነቱ ሶስተኛ ዓመቱን ባጠናቀቀ ጊዜ የአራን ማህበር መረጃዎች በእስራኤል ማህበረሰብ ውስጥ ያለው የአእምሮ ጤና ቀውስ ስፋት ያሳያል። የአሜሪካ ፕሬዝዳንት ትራምፕ በፍላይ ዱባይ በረራ ላይ በተፈጸመ ጥቃት ጀርባ ኢራን እጇ እንዳለባት አምናለሁ አሉ። የእንግሊዝ ቢያንስ 27 የእስራኤል ዲፕሎማቶች ለማባረር ዛተች። የጀርመን የስለላ ወኪል የቀድሞ ኃላፊ ለውጭ ሀያል አገር ስለላ ማካሄዱ በሚል ተጠርጥረው ተይዘዋል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የመከላከያ ሚኒስትር እስራኤል ቃጽ ሐማስ አሸባሪ ነገ ኦክቶበር 7 ሲሆን በአዛ ሰርጥ ውስጥ ባሉ ወታደሮቻችን ላይ ጥቃት ለመፈጸም ከመከረም ከማንኛውም የከፋ አጻፋ እንመልሳለን ሲሉ አስጠነቀቁም። አይዘንኩት ደግሞ እንደተናገሩት ምላሹ ይህ የመንግስት ከባድ ውድቀት መሆኑን የሚያሳይ እውቅና ነው ብለዋል። ጦርነቱ ሶስተኛ ዓመቱን ባጠናቀቀ ጊዜ የአራን ማህበር መረጃዎች በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስ ስፋት መኖሩን ያሳያል። ጦርነቱ ከተጀመረበት ጊዜ አንስቶ በእርዳታ መስጫ ማዕከላት ከ928,000 በላይ የእርዱኝ ድጋፍ ጥየቃ ጥሪዎች ደርሰዋል። ዘገባ እንደሚያስረዳው በጠቅላላው ማህበረሰብ ውስጥ ስለ ብቸኝነት የሚቀርቡ ጥያቄዎች የምጣኔ ከመጀመሪያ ዓመት ከነበረበት ከ28 በመቶ በሶስተኛ ዓመት ደግሞ ወደ 41 በመቶ አድጓል። በወጣቶች መካከል ራስን የማጥፋት ያላቸው ጥያቄዎች በእጥፍ ማለት ይችላል ጨምሯል። ቁጥሩም 4.4 በመቶ ደርሷል። በወታደሮች መካከልም ከጾታ ጥቃት ጋር በተያያዘ ጉዳዮች ላይ ከፍተኛ የጥያቄ ጭማሪ ታይቷል። የአራን ማህበር ህዝቡ በዙሪያችን ላሉ ሰዎች መቸር ድጋፍ ማድረግ መንከባከብ ነቃ ብሎ አስቢያ እንዳንዱ ሰው ድጋፍ እርዳታ ማድረግ እንዳለበት ጥሪ አስተላልፏል። የፕሬዝዳንት ትራምፕ በፍላይ ዱባይ በረራ ላይ በተፈጸመ ጥቃት ጀርባ ኢራን እንዳለችበት አምናለሁ አሉ። ትራምፕ አክሎም አሜሪካውያን በቦምብ ጣይ አውሮፕላኖች ከብሪታንያ እንዲወጡ ያደረጉት ስጋቶች ከኢራን ጋር የተያያዘ መሆናቸውን ገልጸዋል። ኢራናውያን የጥቃት ድሮኖችን ወደ ብሪታንያ ግዛት ካስገባ ከፍተኛ ቅጣት እንደሚላሽ እንደሚሰጥ አስጠንቅቋል። በዚህ የአውሮፕላን የሽብር ጥቃት ሙከራ በተመለከተ የእስራኤል የአገር ውስጥ መረጃ ድርጅት የሻባክ ልዑካን ቡድን ወደ የተባበሩት አረብ ኤምሬቶች ሄደዋል። ነው እንዲህ በመቀጠል የፖሊስ አባላት ከህግ ውጭ ሆነ ድርጊት ፈጽመዋል ተብለው ተጠርጥረው በአምስት ፖሊሶች በቁጥጥር ስር ውለዋል። እነዚህ በድርጊቱ የተፈጸመው በኢላት ከተማ በሚገኝ መዝናኛ ክለብ ላይ ሲሆን አንድ ግለሰብ በሴቶች ላይ የጾታ ጥቃት ለመፈጸም ሞክሯል በሚል ጥርጣሬ ይህን ግለሰብ ተያዙት። በኋላ ወደ አንድ ባዶ ቦታ አካባቢ ወስደው ክፉኛ ደብድበውታል። ከዛም ድመደብደብ ብቻ ሳይሆን ደግሞ እዛው ብቻውን ጥለውት ሂደዋል። ይህም ድርጊቱ ተገቢ አይደለም በሚል በጥፋተኝነት ተጠርጥረው በፖሊስ ቁጥጥር ስር ውለዋል። በዚህም ለፍርድ ቤት ቀርበው ለዚህ በጉዳዩ እንዲጣራ በሚል በእስር ቤት ቁም እስረኞች እንዲሆኑ ፍርድ ቤት ወስኗል። የሃሬዲም ሃይማኖት አክራሪ አጥባቂዎች በወታደራዊ አገልግሎት አላገለግልም ባይ እምቢተኛ ባይ ለመያዝ በሞዲን ከተማ ትናንት ሌሊቱን የወታደራዊ ፖሊስ አባላት በገቡበት ጊዜ በርካታ ወጣቶች ተሰብስበው ባፈጠሩት ከባድ ሁከት ፈጥረዋል። በእነዚሁ የወታደር ፖሊስ አባላት ደግሞ ይህንን ስነ ስርዓት ለማስቆም አቅም አልነበረባቸውም ተብሏል። ይህ ውትድርና እንዲያገለግል ትእዛዝ ጥሪ ተቀብሎት ቢሆንም አልመጣም ብሎ በማመፁ ምክንያት ነበረ ወታደሮች እሱን ለመያዝ ወደሚኖርበት ሰፈር የሄዱት። ግን ከብዙ ሁከት በኋላ ያው አልያዙትም፣ ለቀው ተመልሰዋል። በጣም አሳሳቢ እንደሆነ ነው የደረሰን ዘገባ የሚመለከተው። የአውሮፓ ፓርላማ አባል ሪማ ሐሳን ጥቅምት 7 ቀን የመታሰቢያ ኤግዚቢሽን ላይ የእስራኤልና የአውሮፓ ህብረት ሰንደቅ ዓላማዎችን አበላሸች። ከፈረንሳይ እጅግ የግራ ዘመም ፓርላማ አባል የሆነችው ይህቺ ሴት በኤግዚቢሽን ላይ ሰንደቅ ዓላማዎችን ስትጥል፣ ስትረግጥ፣ ስትጎዳም ታይታለች። ከብዙ ሀገሮች የመጡ የአውሮፓ ፓርላማ አባላት ድርጊቱም እያወገዙ ሲሆን ይህም ጸረ ሰሜናውያን በይሁዳውያን ጥላቻ መሆኑን ገልጸዋል። በጀርመን የስለላ ማህበረሰብ ውስጥ የፈጠረ አሳፋሪ ድርጊት ተፈጸመ ተባለም። የጀርመን የስለላ ወኪል የቀድሞው ኃላፊ ለውጭ ሀያል ሀገር ስለላ ማካሄዱ በሚል ጥርጣሬ ተይዟል። አውጉስት ሂንግን የተሰኘው ቢኤንዲ የተሰኘው የስለላ ድርጅት የጀርመን የስለላ ወኪል ይመራ ነበረ። ይህ የስለላ ድርጅት ከእስራኤሉ የሞሳድ ጋር ተመሳሳይ ነው ይላል። ሁኔታ ለየት ሀገር ስለላ እንደሆነ አልተገለጸም። የአየር ንብረት ትንበያ ሙቀቱ ከሰነበተው ቀዝቃዛማ ይሆናል። በአብዛኛው በደቡብና በምስራቅ አካባቢዎች እንዲሁም በሰሜን ክፍል በባህር ዳርቻ አካባቢ ደግሞ አልፎ አልፎ ይዘንባል ተብሎ ይጠበቃል። ነገ ሮብ በትንሹ ሙቀቱ መጠን ይጨምራል። ሐሙስ ዕለት ደግሞ የሙቀቱ መጠን ይጨምራል የሚል ትንበያም አለ። የእስከዚሁ ነው የሰዓቱ ዜና። ወርቅነሽ
0: ሻያው፣ እናመሰግናለን ስለ ዜናው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቪት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: ቀጥለን ወደ ዶክተር ዘገባ እናልፋለን። እንግዲህ የምንመለከተው በመጀመሪያ ከሶስት ዓመታት በፊት ጥቅምት 7 ቀን የደረሰው የሽብር ጥቃት መታሰቢያ ነገም ይካሄዳል። በመንግስትና ለጥቃቱ ሰለባ በሆኑ ቤተሰቦች መካከል አለመግባባት እንዳለ ይነገራል። ምን ይመስላል ይህ ሁኔታ ሰጠ ዘመነ?
2: አሁን እንግዲህ የጥቅምት 7 ጉዳይ አነጋጋሪ እንደሆነ ገና ብዙ ጥያቄዎችንም ያስነሳ የሚቀጥል ጉዳይ ነው። እንግዲህ መንግስት በክኔሴቱ በደነገገው በህግ መሰረት ያው የመታሰቢያ ዝግጅቶችን በእብራያን ዘመን አቆጣጥር በሚል ትላንት እንዲታሰብ ያደረገበት ሁኔታ እናውቃለን። እኛም ይህን በተመለከተ ነው ፕሮግራማችን ትኩረት አድርጎ ያለው። ሌሎችም የመገናኛ አውታሮች ግን ደግሞ እንደዚህ ያዘንተኛ ቤተሰቦች እንደሚሉትና እነሱም ያቀረቡ እንዳለው ሁኔታ ምናስበው ይሄንን ጥቅምት 7ን ምናስበው በለቱ የሽብር ጥቃቱ በተፈጸመበት ቀን ነው። ስለዚህ ጥቅምት 7 የሚሆነው ነገ ነው፣ ነገ እናስባለን ብለው ተዘጋጅተዋል። እንግዲህ 50,000 በላይ ዜጎች የመግቢያ ቲኬት እንደገዙ ነው። እንግዲህ ለሁሉም ክፍት ነው፣ ግን ቁጥሩን በትክክል ለማወቅ በሚል ነው። ነገ በቴል አቪቭ በዋናነት ያካሄዳሉ ማለት ነው። ጋኔ ዮሹዋ ወይም ደግሞ በዙ በጥሪ በሚታወቀው ፓርክ አያርኮን በተባለው ቦታ ነው የሚደረግ። በፓርክ አያርኮን እንግዲህ በርካታ ዜጎች በተገኙበት ይታሰባል ማለት ነው። ጠዋትም 6:29 ላይ በኪቡጽ ርኤም ይሄ የማስታወሻ ዝግጅት ይካሄዳልና በተለያዩ ቦታዎች የሚያስቧለ፣ ግን ምሽት በዋናነት 9:00 ጀምሮ የሚካሄደው የመታሰቢያ ዝግጅት በዚህ በሐማስ ድርጅት ተጠልፎ የቆየውና የተመለሰው ኤሊ ሽራቢና ተዋናይት ሸኒ ኮሄን የሚመሩት ይሆናል። በበጎ ፈቃደኝነት ደግሞ እዛ የተለያዩ ዜማዎችን በተለይ ደግሞ መታሰቢያውን በተመለከተ የሚያቀርቡ ከ20 በላይ ዘፋኞች አሉ። የታወቁ እንደ ኦሸር ኮሄን፣ አሚር ዳዶን፣ ጋሊ አታሪ፣ አሬል ስካት፣ ዩቫል ዳያን፣ ሊኦር ናርኪስ፣ ሚሪ መሲካ፣ ኖዋም በታን፣ ኤደን ጎላን የተሰኙት የተለያዩ አርቲስቶች ይገኛሉ፣ ያቀርባሉ። ዜጎች ከፖለቲካ ነጻ የሆነ ነው የሚፈልጉት እነሱ። ፖለቲከኞች ንግግር እንዲያደርጉ አይፈቅዱም፣ አዘጋጆች ማለት ነው። ከፖለቲካ ነጻ በሆነ መልኩ ነገ እናስባለን ወገኖቻችን ብለው የተለያዩ ዝግጅቶች፣ ንግግሮች ይደረጋሉ። ያው እንግዲህ ይታሰባል ማለት ነው። ዜጎች የሚያስቡት በብሔራዊ ደረጃ በመንግስት ደረጃ ያው ትላንት ታስባል። ሻየው
1: ወርቅነሸቴ፣ እንግዲህ ያለው ሁኔታ በጣም ይህንን ኦክቶበር 7 እንለውና በአማርኛችን ኦክቶበር 7 እና በዚሁ ርዕሰ ጉዳይ ላይ በእስራኤል ህዝብ የሆነ የሀሳብ ልዩነት አከራካሪ ጉዳይ እንዳለ ነው። አሁን ቀደም ሲል በነገ ዕለት ኦክቶበር 7 ዝግጅቶችን ሰጠኝ ጠቃቅሷል። አሁን ላይ በአንቺ በተመለከተ እንዴት ያዋለች?
3: እንግዲህ ዝግጅቱ ሰጠኝ እንዳለው ትናንት ያው እንደምናውቀው በመንግስት ደረጃ ታስቦ ውሏል። በሁለት አይነት የቀን አቆጣጠር አለ። እንግዲህ እንደምናውቀው በእስራኤል ታሪክ ዕብሪ በዕብራውያን ዘመን አቆጣጠር ነው መንግስት ያሰበው በደረሰበት ቀን ትናንት። ነገ ደግሞ የሚካሄደው ያው በታወቀው በአውሮፓ ዘመን አቆጣጠር ነው። ጥቅምት ሰባት ቀን 3 ዓመት በፊት ነበር የደረሰውና ነገ እንግዲህ በዋነኛነት የነገውን ዝግጅት ተጠልፈው የነበሩ ቤተሰቦች ተጠልፈው ከሐማስ እጅ ተመለሱ። በዚህ ጥቃት ሰለባ ልጆቻቸው ቤተሰቦቻቸው ሰለባ የሆኑባቸው በጦርነቱ ልጆቻቸው እንግዲህ ተገደሉባቸው ይሁት መስዋዕትነት የከፈሉ ቤተሰቦች ነው የሚያካሂዱት የሚመሩትም ዝግጅቱንና ያው ቁጣም ጭምር የተቀላቀለበት ነው እንዳልነው ከመንግስት ጋር እንግዲህ በህዝብና በመንግስት መካከል ነው በጥቅምት ሰባቱ ጥቃት አለመግባባት እንግዲህ ታየ ያለው እስካሁን መንግስት የመርማሪ ኮሚቴም እንዲቋቋም አላደረገም ያው እንደምናውቀው የሐማስ ጉዳይም አልተዘጋም ገና ጦርነቱ ክፍት እንደሆነ ነው የመጨረሻ ለምን ይሄ ጥቃት ደረሰ ለሚለው ጥያቄ መንግስት በቂ ምላሽ እየሰጠ ስላልሆነ እንደውም ተጠልፎ የተመለሱ ከሐማስ እጅ የተመለሱ ዜጎች በሚያሰሙት ንግግር ለቤተሰቦቻችን ለልጆቻችን ለምን ሆነ ሲሉን ገና ህፃናት ልጆች ምላሽ አጣን ምን መልስ እንመልስላቸዋለን የሚል ንግግር አሰምተዋል ትናንት በነበረው ዝግጅትና መንግስት ለእንደዚህ አይነት ነገር በቁም ምላሽ ስላልሰጠ ዝግጁም ስላልሆነ እንደውም ምርጫው ላይ እንጂ ትኩረት እያደረገ ያለው እዚህ ጥቅምት ሰባቱ ጥቃት ላይ አይደለም የሚል ትችት ነው እየተነሳ ያለው ለማንኛውም የነገውን ዝግጅት የተጠለፉ ቤተሰቦች በአጠቃላይ በዜጎች ነው የሚካሄደው ቁጣም የተሞላበት ነው ብለናል እንግዲህ ጥሪ በመንግስት ለመንግስት ጥሪ ይደረጋል ይህ ጥቃት የተፈጸመ ጊዜ ስልጣን ላይ የነበሩ ሚኒስተሮች መኖሪያ ቤት ነው የሚጀምረው እንግዲህ የተቃውሞ ድምጽ በማሰማት ከበኪሳሪያ ማካባቢ እንደዚሁ ወዛ ነው ከዛ በኋላ ወደ ቴላቪ የሚሄዱት እንዲህ ያለ 11 ሰዓት ላይ ዋናው ዝግጅት ይጀምራል ከተለያዩ ከሰሜን ከደቡብ ከመካከለኛው እስራኤል ያሉ ዜጎች ይሰባሰቡና ዝግጅቱ ይጀምራል ለዛ እስከ ምሽት 9 ሰዓት ከሩብ ድረስ እንደሚቀጥል ነው ይባለው ጊዜ ሰሌዳ መሰረት ምናየውና በዋነኛነት በዜጎች በቤተሰቦች የተጠለፉ ዜጎችን ለማስመለስ ይንቀሳቀስ የነበረው ሞየጼት ኦክቶበር የሚባል ተቋም ወይም ሙታ አለ እነሱ ነው የሚመሩት አንዳንድ የመንግስት ተላላቅ ተቋማት የግለሰብም ተቋማት ተአጋር መሆናቸውን አሳውቀዋል በዚህ እንቅስቃሴ ጥሪም ጭምር ያለበት ነው መታሰቢያ ብቻ ሳይሆን የነገው መታሰቢያ
1: በእውነትም እኔም በዚህ በበኩሌ ደግሞ በኦክቶበር 7 ቅዳሜ ሰንበት የደረሰው የሽብር ጥቃት በእስራኤል እንግዲህ ጦርነቱ ከተካሄደ 3 አመት አስቆጠረና የዚህ መታሰቢያ በእስራኤል ህዝብ የሐሳብ ልዩነት እንዳለ ነው የሚያሳየው በመንግስት አመራር እና በህዝቡ መካከል የሐሳብ ልዩነት አለ ማለት ነው እንግዲህ በሐዘን ጊዜ ሁሉም የደረሰው በመላው ህዝብ ላይ የደረሰ የሽብር ጥቃት ስለሆነ ባንድ ላይ ሆኖ ነበር የመታሰቢያ ስነ ስርዓት መፈጸም የነበረበት ግን ይሄ ሁኔታ ልዩነት እንዳለ ያሳያል
2: አዎ ልዩነቱ የመጣው ያው አጣሪ ኮሚቴ ማለመኖሩ ለሁሉም አንድ አይነት ሐላፊነትም ወስደው እኮ ያስተዋወቁ አካላት የሉም የተወሰኑት ናቸው እንጂ ላይ ስልጣን ላይ ያሉት ሐላፊነቱ የኛ ነው በእኛ ዘመን ነው የደረሰ ለዚህ ሐላፊነት ወስዳለሁ ብሎ ህዝቡንም ይቅርታ የጠየቀ ብዙ አካል የለምና ያ ነው ልዩነቱን ያመጣውና እንዳልከው በአንድነት ቢታሰብ ጥሩ ነበር
1: ጥሩ እንግዲህ ወደ ብሔራዊ የክነሴት የፓርላማ ምርጫም የሚካሄድበት እየተቃረበ ስለሆነ ወርቅነሽ ሸቴ የፊታችን ጥቅምት ጋልሳሳት ለተ ማክሰኞ ጥቅምት 27 ቀን ለሚካሄደው ብሔራዊ ምርጫ ያለው ቅድመ ዝግጅት ምን ይመስላልና በፓርቲዎቹ መካከል የትርፍ ድምጾችን ስምምነት እየተካሄዱ ነው ይባላል እና እስካሁን የትኞቹ ፓርቲዎች ተስማምተዋል እንዴት ይታያል ይሄ ሁኔታ ወርቅነሽ
3: እንግዲህ ያው ትርፍ ድምጾች ከምርጫ በኋላ አንዳባል ለሊያስገቡ የማይችሉ የተወሰነ ትርፍ ድምጽ ይኖራል ከመርጫ በፊት ነው በፓርቲዎች መካከል ስምምነት የሚካሄደው ያንተንና የኔን ትርፍ ድምጾች አንድ ላይ አድርገን ላንዱ ይሰጥና ሙሉ አባል ሆነ ያው አንዳባል እንዲያገኙ የሚያደርግ ነውና ለፓርቲዎች በጣም የሚጠቅም ነው ትርፍ ድምጹ ዝም ብሎ አይጣልም በዚህ መንገድ ጥቅም ላይ ይውላል ግን ከመርጫ በፊት ነው ፓርቲዎች ስምምነት ማድረግ ያለባቸው እስካሁን ባለው ሁኔታ እንግዲህ ሻያው ዛሬ ማክሰኞ ሊኩድና የስሞትሪች ፓርቲ ወጽማይ ሁዲት ሁለቱ ተስማምተዋል ተፈራርመዋል የሚል መረጃ አይተናል ትርፍ ድምጾችን ለማዋሃድ ይሄ እንግዲህ ምናልባት ለአንዱ ፓርቲ ተጨማሪ አባል እንዲያስገባ እድል የሚሰጥ ነው تامر بن جبير تكأو مال نين بسم منه تولي كودن تأيك أنا برا لتك أبلين يم منين كتمرو إنجري بهم يم كوا قامو تمر من جستوج لما درج سبونو من هالبات سموتريتشنا ليكود بارتي كأيزم كنت كم يقاو قامو من جستجار اللي جابو يشلو يهونال بما لتتش توال لما نيوم يا وسمع يهوديت يا تامر بن جبير بارتي ك وينتر ويم كريلا بارتيوش كارس من منتي أكيد على تمرو يتبقى عليه وترفدم تأчин لما وهادنا تجمعري أولاً دي نورات شو لما درج ترى تيار درجونه يبالا لي وبزيونه تايهدهن ولا يمر تأجيزي كارو ولا مانيو بزوم مالكارو.
1: يعني بوليتيكا يدمس من منتي ميلو نجار نحن وساتين من مرات هالشونو دم وتري ترفدم سمن منتي.
2: أنا وركنا شيء.
1: أوه قال قال سؤال ليش لا نكرو.
2: ما مارين ياچن ككل ليل ككل هاي نتنو يانتني كارن نجاري كارن سانتي ما قاچتن نبلا
3: قاچتن بنان تتانو
2: بنان تتانو نا
3: غدي كميت ألفسو
2: ورك داشن تقلت أشو ياو كترو لمسان ينستنيا كهنا يا ودان دو تستل الفوال مالت يتشالنا لاغينيو مالتنو سنزي يعني دمسو اندي اقزاتشونو نا ያው ምርጫው ያጓጓ ነው 20 ቀናት ነው ቀረው እንግዲህ ጥቅምት 27 አይደል
3: አሁን ዛሬ 6 ነው
2: ጥቅምት 7 እንደምንለው ጥቅምት 27
3: 7 ላይ ያው ትኩረት አድርገዋል
2: ማክሰኞ ቀን ነው የሚካሄድ ምርጫውና ለዛም ቅድመ ዝግጅቱ ቀጥሏል አሁን ይሄው መታሰቢያው የተለያዩ ነገሮች አውሮፕላኑ ጉዳይ ትንሽ ትኩረት የሰጠው ጉዳይ ወደ ሌላ ሆነ እንጂ አሁን ወደ ምርጫው ነው ፊታችን የሚዞርና እንግዲህ የፓርቲዎችም የተለያዩ የፖለቲካ ፓርቲዎች አሁን ፖሊሲዎቻቸውን በቴሌቪዥን በሬዲዮ የሚያስተዋውቁበት ጊዜ እየቀረበ ነውና አሁን እንደተባለው ድምጾችን አጠራቅመው ማን ከማን ጋር ይሆናል ብለን ልጭ ወርቅነሽ አሁን ለምሳሌ የስማይውዲት ፓርቲ ተቃውሞ ያሰማ ምናልባት ጠቅላይ ሚኒስትር ናታኒው መንግስት ማቋቋም ከቻሉ እኛን ገለል አድርገው ከዘንኮት ጋር ሆነው መንግስት ሊመሰርቱ ይችላል የሚል ስጋት ነው በነገራችን ላይ ስማይውዲት ፓርቲ ሊቀመንበር በንገብር በጣም በከፍተኛ ሁኔታ ጠቅላይ ሚኒስትሩ ጋር እየተፈካከሩ ነው ያለ እና ለወደፊት ሳቸውም የራሳቸውን ጥቅም ፖለቲካዊ ጥቅም ለማስከበር ነው እና ይዋለን እንግዲህ ምርጫው
1: ስማይውዲት ፓርቲ በወጋ አጥባቂነቱ በጣም አጥባቂ አክራሪ ነው የቀኝ ክንፍ ፓርቲ ጠንካራ ነው በተለይም በፖለቲካ አንጻር በይሁዳና ሰማርያ ቀበሌዎችን በተመለከተ በጣም ጠንከር ባለመልኩ በብዛት ያላቸው የይሁዳን ሰፈሮች ቋቋሙ በሚልና ደግሞ ደግሞ በጣም ጠንካራና አጥባቂ ወጋ አጥባቂ ስለሆነ ይሄ ኦስማዩዲት የቤን ግቢር ሩታ አለማቸው ለትራምፕ የአሜሪካ አስተዳደር ምንም
2: ብዙ አካላት ይቃወማቸው ቤን ግቢርን እንደው ስልጣን ላይ በመሆናቸውና እንደውም በሊኩድ ፓርቲ የነበሩትን ታሊ ጉትሌቭን ሁለተኛ ቦታ ሁሉ የሰጡት አሁን የኦስማዩዲት ፓርቲ መፎክር ምንድነው ቤን ግቢር ለመከላከያ ደግሞ ታሊ ደግሞ ለህግና ፍትህ ሚኒስተር ብለው ነው ራሳቸውን ከፍ አድርገው እየተጓዙአል
1: ግሩም ሰጠኝ ካንተ ቆይታ ሆነና የአውሮፓ ሀገራት በእስራኤል ላይ ያላቸውን ተቃውሞ እየተባባሰ ነው እንግሊዝ ዲፕሎማቲክ እስራኤላውያን ለማስወጣት እየዛተች ነው እንዴት ነው
2: አዎ እንግዲህ ይሄ መነሻው ምንድነው በይሁዳና ሰማርያ ቀበሌዎች በይሁዳውያንና በፍልስጤማውያን ግጭት አለ እንደገና ደግሞ የሰፈራ ቀበሌዎች እየተስፋፉ ነው በሚል የተለያዩ የአውሮፓ ሀገራት ያው በዚህ በይሁዳና ሰማርያ ቀበሌዎች ምርቶች ላይ ማቀመጣቸውን የተለያዩ አካላትም እንዳይገቡ ማድረጋቸውን ተከትሎ ነገሮች እየተወሳሰቡና ወጥረት እየሆነ ነው የመጣና ብሪታንያ ብዙ የመረጨው ይህን ተግባር ላይ እንዲሆን ብሪታንያ ስዊድን ስፔን ፖርቱጋል ፖላንድ ኖርዌይ አየርላንድ ኢስላንድ ፈረንሳይ ፊንላንድ እና ራቅብሎም ካናዳ ተጨምሮ በዚህ በይሁዳና ሰማርያ ቀበሌዎች ላይ ማቀብ የጣሉበትን ሁኔታ በመከተል እስራኤል ደግሞ የዛ ያጸፋ መልስ እንወስዳለን በሚል ነው ምርቶችም እንዳይሸጡ የተለያዩ ገደቦችን በመኖራቸው እስራኤል ደግሞ እንዲህ ከሆነ ብሪታንያ ይህን የምታደርግ ከሆነ በምስራቅ ኢየሩሳሌም የሚገኘውን የቆንስላ ጽፈት ቤት እንዘጋለን ብለዋል የውጭ ጉዳይ ሚኒስትሩ በሐሳብ ደረጃ ነው ገና ከውሳኔ ላይ አልተደረሰምና ይህን ካደረጋችሁ ደግሞ ብሪታንያ እንደምትለው እኛም ዲፕሎማቶችን እናባራለን ነው። አሁን በመስራቅ ኢየሩሳሌም በሚገኘው የብሪታንያ ቆንስላት ጽፈት ቤት 27 ዲፕሎማቶች እየሰሩ አሉ። ይሄን ደግሞ ለፍልስጤማን አገልግሎት የሚሰጡ ናቸውና 27ቱ ቆንስላት ጽፈት ቤቱ ሲዘጋ 27ቱ ዲፕሎማት ሰራተኞች አብረው ይባረራሉ ማለት ነው። ስለዚህ ለዛ ምላሽ ደግሞ ብሪታንያ 27 ዲፕሎማቶችን እስራኤል ዲፕሎማቶችን ብሪታንያ የሚሰሩትን ባጸፈው እመልሳለሁ ይያለች ያለበት ሁኔታ ነው ያለ። እንግዲህ ከዛ በፊትም 12 የህዝብ ተመራጮች ብሪታንያ ወደ እስራኤል እንዳይገቡ ውሳኔ ተላለፈበታልና የአውሮፓ ሀገራት በተለይ ብሪታንያ እንደ ፈረንሳይ ያሉትና ሌሎችም አሁን እንደ ስፔን ሁሉ ለእስራኤል ጠላት እየሆኑ የመጡበት ሁኔታ አለ። ብዙ ዲፕሎማሲያዊ ስራ መሰራት አለበት የሚል ሐሳብ ነው ያለኝ።
1: ወርቅ መሸቴ በዲፕሎማቶች በተመለከተ በአውሮፓ የእስራኤል በጣም ወዳጅ የተባሉ ሀገሮች እንደ ሆላንድ እንደ እንግሊዝ እንደ ፈረንሳይ የመሳሰሉ በነው እንደዚህ መሳሰለ እስራኤልን የሚያስቀይም ርምጃዎች እየወሰዱ ናቸውና እንዴት ይታያል በዚህ ሁኔታ? በውስጥ የፖለቲካ ውስጣዊ የፖለቲካ ጭንቀት እንዳላቸው ይመስለኛል። እንዴት ነው
3: የአውሮፓ ሀገራት አንዱ ሲወስን የተከተሉ ያን ውሳኔ የመቀበል ሁኔታ በስፋት እየታየ ነው? በተለይ እስራኤልን በሚመለከት ቀደም ሲል ሰጠኝ እንዳለው ብሪታንያ ነው አሁን በይሁዳና ሰማርያ አካባቢ የሚመረቱ ምርቶችን አንገዛም አናስገባም ወደ ሀገራችን ማዕቀብ እንጥላለን ብላስተወሰን። ሌሎች ሀገራትም በሰዓታት ልዩነት ነው ይሄን ውሳኔ ተቀብለው ፈረንሳይም ሌሎችም ወሰኑና ብሪታንያ ናት እንግዲህ ግንባር ቀደም መጀመሪያ በር ከፋችን ውሳኔ ወሰነችው ተወሰኗል። በነገራችን ላይ የ30 ቀናት የጊዜ ገደብ ነው የተሰጠው ለብሪታንያ በመስራቅ ኢየሩሳሌም የሚገኘው የብሪታንያ ቆንስላ ጽፈት ቤት የ30 ቀን የጊዜ ገደብ እንዲሰጠውና 30 ቀን በኋላ የእስራኤል ውጭ ጉዳይ ሚኒስትር እንደሚዘጋ ጊዶን ሳር አስተውቀዋል ጠቅላይ ሚኒስትሩ ጋር አንድ ላይ ባስተላለፉት ውሳኔ። አሁን ቀደም ሰጠኝ እንዳለው እንግዲህ በቁጥር ነው 27 ዲፕሎማቶች የሚሰሩ ከሆነ በብሪታንያ ቆንስላ ጽፈት ቤት በእስራኤል የሚገኙ በብሪታንያ የሚገኙ 27 ዲፕሎማቶችን እኔ ማባረራለሁ ነው ይሄን ውሳኔዋን ካልሻረች እስራኤል እናደርጋለን እኛም ብለዋል። በሚቀጥለው ሳምንት ነው እንግዲህ የዲፕሎማቶች የብሪታንያ ዲፕሎማቶች የቪዛ እስራኤል ሀገር ቢቆዩበት ቪዛ መታደስ አለበት የሚባለው። እስራኤል ካላደሰች እንግዲህ ሁለቱ ሀገራት ወደ ለየለት ፍጥጫ እየገቡ ነው ማለት ነው። ፍጥጫ አልፎ እንግዲህ ተግባራዊ ሊሆን ውሳኔው ማለት ነው። በሚቀጥለው ሳምንት ቪዛቸውን እስራኤል ማደስ አለባት ካልሆነ እኛም እናሳያችኋለን እያሉ ነው። ሌሎች ሀገራትም እንዳልከው በጣም አሁን አየር መንገዶች ላይ ከእስራኤል የሚገቡ መንገደኞች በረራ ላይ ያለው ፍተሻ በጣም ሻንጣቸው ላይ ምን ይዘው ገቡ ምን ይዘው መጡ በጣም የተለየ እንደሆነ እየተነገረ ነው። በተከታታይ አውሮፓ እስራኤልን በጥብቅ እየተቃወመች ነው ምናየው እንግዲህ ያለው ሁኔታ ይሄ ነው።
2: አዎ የእስራኤል ውጭ ጉዳይ ሚኒስተር ብዙ ስራ መስራት ያለበት ሁኔታ አለ። አሁን በዚህ ሁኔታ መልስ በመመላለስ ብቻ የሚቀር አይደለም። እስራኤል ብዙ ጊዜ ግንኙነቷ ከአውሮፓ ሀገራት ጋር ነውና በስፖርቱም በኪነጥበቡም በብዙ ዘርፍ ተጽዕኖ እየደረሰው ነውና ብዙ መሰራት አለበት።
3: አዎ የጠሏት ነው እስራኤልን እንግዲህ ምናልባት ወደ ደቡብ አሜሪካ ሀገራትን ባለ ሚታየ ነው። ምክንያቱም አውሮፓዎች ብዙም እስራኤልን እየተቀበሉ አይደለም። ለነገሩ ያለው የእስልምና እምነት ተከታይ ማህበረሰብ በጣም ጫና ያሳደረ የበዛ የመጣ እንደሆነ እየተነገረ ነው በአውሮፓ ሀገራት። ጥሩ እንግዲህ
1: አሁን እኮ በዚህ በመካከለኛው ምስራቅ የሚገኙ ሙስሊሞች የአረብ ሀገራት በስደት በሚካሄዱ ጦርነቶች ባሳለፍነው አመታት ከኢራቅ ከሶሪያ ከኢራን ከሊባኖስ ከመሳሰሉ ሀገሮች እነዚህ በሚሊዮኖች የሚቆጠሩ የት ነው የገቡት? አውሮፓ ነው በብዛት የገቡት
2: ስደተኞች።
1: አዎ ስደተኞች ከአፍሪካ ብዛት ያላቸው ስደተኞች አውሮፓ ገብተዋል። እነሱ በየቀኑ የእስራኤልን የተቃውሞ ሰላማዊ ሰልፍ እያደረጉ ነው። አልፎ አልፎ ደግሞ ከባለፉት ቅርብ ቀናት ደግሞ አሁን በኢራን የኢራናውያን ዜጎች ናቸው ደግሞ እንትን የት ነው በእንግሊዝ ከሚገኘው የአሜሪካን ጦር ሰፈር ላይ ቦምብ የሽብር ጥቃት ለመፈጸም ሞክረው ነበረ አልተሳካላቸውም። ግን ብዙዎቹ የገቡ ናቸው በሚሊዮኖች የነሱ ሁኔታ ነው።
2: የአውሮፓ መንግስታት ድክመት ነው እኛን አይነኩንም ሌላውን ነው የሚቃወሙ በሚል ችላ ችላሏቸው አሁን ወደ ራሳቸው ተመለሱ።
1: የቤታቸው ሰዓት ተቀጣጠለ።
2: ለእስራኤል ብቻ ይመስላቸው ነበር አሁን ራሳቸው ነው ባለፈው ፈረንሳይ አውቶቡስም ሁሉ ሲያቃጥሉ የተለያዩ ሀውልቶች ላይ ተገቢነት የሌለው ነገር ሲያደርጉ ተመልክተናል። እስራኤልን ብታደርግ ዓለም ስንት ያደርግ ነበር። እዛ ፈረንሳይ ላይ ያየ ነው ግን በጸጥታ የታለፈ።
1: እሺ በዚህ ንቋጭ
3: በቀጣይ ጥሩ እሺ ወደሚቀጥለው ዝግጅት እንላፍ ሲቃ

0: ሰጠኝ። አሁን ወደ ሳምንታዊ የጤና ፕሮግራማችን ነው የምናልፈው። በጤና አብሪውት ድርጅት ስር እንግዲህ ዋና አዘጋጅና አቅራቢ ቅርታ ዶክተር ሰፈፈ በላይ አይቸ ስልክ መስመራችን ላይ ናቸው። አቶ አብርሃም መስፍንም እንግዲህ ከዋና አዘጋጅ ናቸው። ዶክተር ነው እንግዲህ የሚያቀርቡት በዋነኛነት በዚህ በኛ መገናኛ አውታር ያለውን። ጤና ይስጥልን ዶክተር ሰፈፈ እንደምን አሉ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ አቶ ሰጠኝ እንዲሁም ባልደረቦች በሙሉ እንዲሁም ለአድማጮቻችን እንደምንሰንበታችሁ።
0: እናመሰግናለን። እኛ ሰላም ነን፣ እግዚአብሔር ይመስገን። በዛሬው ፕሮግራማችን እንግዲህ ከባድ የሆኑና ስር የሰደዱ በሽታዎችን በሚመለከት እንደው ግንዛቤ ለማስጨበጥ በሚል ርዕስ ጉዳይ ነው ርዕሰ ጉዳይ ዙሪያ ነው የምንወያየው። እንዴት ነው እነዚህ ከባድና ስር የሰደዱ በሽታዎች ስንል ምን ማለት ነው?
1: ትክክል ነው እንግዲህ ከባድና ስር የሰደዱ ማለት በቀላሉ በሕክምና መፈወስ የሚያዳግቱ ማለት ነው። ባጭሩ ከባድ የሆኑ ስር ሰደድ በሽታዎች በተለይም በአሁኑ ስልጣኔ ባደገበት ዘመን በስፋት እየተፈጠሩ ያሉ በዘመናዊ ሕክምና ጥበብም ቢሆን በቀላሉ ለመፈወስ በጣም አዳጋቾች የሆኑ በሽታዎች ናቸው። እነዚህ ናቸው እንግዲህ ከባድና ስር የሰደዱ የምንላቸው። ዋና የሆኑትን ጥቂቶቹን ለመጥቀስ እንሞክራለን። የነቀርሳ በሽታዎች፣ በጣም ብዙ የሆኑ የነቀርሳ አይነቶች አሉ። ነቀርሳ እንግዲህ በዕብራይስጥ አነጋገራችን ሳርጣን የምንለው ነው፣ ወይም ካንሰር በእንግሊዝኛ። የአንጎል ውስጥ የደም መፍሰስ በሽታ፣ የመርሳት በሽታ፣ የልብ ድካም በሽታ፣ የጡንቻና የነርቭ መደንዘዝ በሽታዎች የመሳሰሉ እነዚህን የመሳሰሉ ከባድ ከባድ በሽታዎች አሉ። ስለ እነዚህ በሽታዎች አጠቃላይ የሆነ ህዝባዊ ግንዛቤ ማሳደግ በየጊዜው አስፈላጊ ነው። ይህም በመሆኑ የጤና አጠባበቅ ትልቅ ድርሻ ስላለው ለህዝቡ ሁልጊዜ በተለያዩ ዘዴዎች መግለጫዎችን፣ ማስረጃዎችን፣ ትምህርት እያስፋፋ ይገኛል። አንዱም ትልቁ የማስተማሪያ መንገዳችን ወይም መሳሪያችን ይሄው የሬዲዮ ጣቢያ አገልግሎታችን ነው። ከመነሻ ምክንያቶች መካከል በአብዛኛው የአኗኗርና የአመጋገብ ስርዓትን የተመለከተ እንደሆነ በአሁኑ ጊዜ በስፋት ሁሉ ያመነበት ጉዳይ ሆኗል። ስለ በሽታዎች እውቀትን፣ ግንዛቤን ማሳደግ፣ አስቀድሞ ማወቅ፣ መረዳት ወሳኝነት ያለው እርምጃ ነው። በዚህ ፕሮግራማችን እንግዲህ እንደ ምሳሌ አድርገን የነቀርሳ በሽታ ምንድን ነው በሚለው ዙሪያ ውይይታችንን ለመቀጠል እንሞክራለን ማለት ነው።
2: ጥሩ ዶክተር፣ ለመግለጫው እናመሰግናለን። ጥያቄዎችን ስናቀርብ እንደው ከላይ የተጠቀሱት በሽታዎች ምን ጉዳትን የሚያመጡ ናቸው ባጭሩ ቢያስረዱን?
1: አዎ፣ እንግዲህ በአጠቃላይ ነቀርሳን በሚመለከት በልዩ ልዩ የሰውነታችን ውስጣዊ አካል ውስጥ እንግዳ የሆኑ ህዋሳት ያድጋሉ። እነዚህም ህዋሳት መርዘኛ ህዋሳት እንላቸዋለን። እነዚህ በሚያድጉበት ጊዜ ትክክለኛ ህዋሳትን እየገደሉ ማለት ነው። ለምሳሌ በሳምባ ውስጥ ቢያድግ የሳምባን ትክክለኛ አካል እየጎዳ ይሄድና እነሱ የበላይ ሆነው የሳምባን ስራ ያደናቅፋሉ ማለት ነው። በአጠቃላይ የአንጎል ውስጥ የደም መፍሰስ የምንለው በአንጎል ውስጥ ቀጫጭን የደም ቧንቧዎች አሉ። በሆኑ ምክንያቶች እነዚህ ቀጭን የደም ቧንቧዎች ሊፈነዱ ይችላሉ። ደም ይፈሳል። በፈሰሰበት አካባቢ የአንጎልን ስራ የሚያሰናክል አደጋን ይፈጥራል ማለት ነው። የመርሳት በሽታ የምንለው ያው በስሙ በትክክል እንደተገለጠው ሂደን መርሳት የሚል ከባድ ፈተና ይገጥመናል። መርሳት በሁለት ሊመደብ ይችላል። ማንኛውም ሰው ከስራ ብዛት ከስራ ውጥረት ወይም ከብዙ ነገሮች ባንድነት ክብደት ሲገጥመው መርሳት ሊኖር ይችላል። ይሄ የበሽታ አይነት ልንለው አንችልም። መርሳት ማለት በጣም ከዚህ የከፋ አንድ ሰው ለምሳሌ እንበል አንድ ምሳሌ የቤቱን ቁልፍ ለማግኘት ፍለጋ የሚሄድ ከጠረጴዛው ላይ ያለውን የቤቱን ቁልፍ እዚያ መቀመጡን ረስቶ ያንን ፍለጋ የትናየት ከውጭ ከበር ወጥቶ ሁሉ ፍለጋ ፈልጋለሁ ብሎ ሁሉ እንደሚል ማለት ነው። ይሄ አንድ አነስተኛ ምሳሌ ነው። እና የመርሳት በሽታ እጅግ አደገኛ ነው። የሰውን ልጅ አጠቃላይ ክብሩን፣ መብቱን፣ ችሎታውን በሙሉ አሟጦ የሚወስድ ማለት ነው። የልብ ድካም በሽታ ሁላችን የምናውቀው ነው። ልብ ትልቁ የህይወት መሰረት ነው። ደምን በሰውነታችን ውስጥ ለማዘዋወር የሚችል የሚቀዳና የቀዳውን መልሶ ወደ ሳምባና ወደ ልብ የሚወስድ የልብ በሽታ ከገጠመ ይሄ ስራው ይደናቀፋል በአጠቃላይ ማለት ነው። የጡንቻና የነርቭ መደንዘዝ ማለት እጅ እግራችን የሚታዘዘው ከአንጎላችን በሚዘዋወሩ የመልእክት ማስተላለፊያ ነርቦች ነው። እነዚህ ነርቦች በጡንቻችን ውስጥ አሉ፣ በአጥንቶቻችን መገጣጠሚያ ውስጥ አሉ፣ በሁሉም ቦታዎች ላይ ሊኖሩ ይችላሉ። እና ይሄ እንግዲህ ነርባችን በትክክል መስራት ሳይችል መደንዘዝ ሲመጣ ስራዎች ይደናቀፋሉ፣ ከፍተኛ አደጋ ይደርሳል ማለት ነው። ይህን የመሳሰሉ ናቸው።
0: አዎ፣ እንግዲህ ስለ ነቀርሳ በሽታም ተነስቷልና እኔ ነቀርሳ በሽታ ስንል ምን ማለት ነው? እንዴት ይገለጻል? ምን አይነት ነው የነቀርሳ በሽታ?
1: ነቀርሳ በሽታን ምናልባት እንዲያው በእርሻ ስራችን አካባቢ አንድ ምሳሌ ወስደን የስንዴ ማሳ ቢኖር ስንዴ ተዘርቶ ስንዴ በቅሎ ማግኘት አለብን። ነገር ግን ስንዴው ሲበቅል አብሮት ከየት መጣህ የማይባል እንክርዳድ አብሮት ይበቅላል። ሲል ያ እንክርዳድ የስንዴውን ተክል እያጠፋ እየተጫነው ምግቡን እየተሻማ እስከ መጨረሻው ድረስ ይሄድና እንክርዳዱ ዋና ባለቤት ሆኖ በማሳው ላይ ስንዴው ይጠፋል። እና በሰውነታችንም ውስጥ እንግዲህ እንዲህ ያሉ ህዋሳት አሉ። ትክክለኛውን ህዋሳት የሚያጠፉ መርዘኛ ህዋሳት ይበቅላሉ፣ ያድጋሉ፣ ይስፋፋሉ ማለት ነው። ለምሳሌ የሳምባን ጉዳይ ወስደናል። በልብ ውስጥ ሊኖሩ ይችላሉ፣ በደም ውስጥ ሊኖሩ ይችላሉ፣ የመሳሰሉ ግን በሳምባችን ላይ ይህን የመሰለ ነቀርሳ ሊኖር ይችላል። እና የነቀርሳ አይነቶች እጅግ ሰፊ ናቸው። መግለጫቸውም በጣም ሰፊ ነው።
2: ጥሩ። ሌላው የነቀርሳ በሽታዎች የሚያጠቁን በየትኛው የእድሜ ገደብ ውስጥ ነው? እንዲስ መቼ ጀምሮን የበለጠ ጥንቃቄ ማድረግ ያለብን?
1: ጥንቃቄያችን ሁልጊዜም ከእድገታችን ጋር አብሮ የሚጀምር ቢሆን በጣም የተመረጠ ነው። ሰውነታችን ብዙ ስራዎችን

0: በሚሆንበት ጊዜ እነዚህ በሽታዎች በብዛት እየተከሰቱ ይመጣሉ ማለት ነው።
1: የነቅርሳ በሽታዎችን መከላከልና እንደው ዘመናዊ ሕክምና ጉዳይ እንዴት ይታያል?
0: ይሄ ነው እንግዲህ ዋናው ነገር። በአሁኑ ጊዜ በሽታዎች እንደ መብዛታቸው መጠን በዘመናዊ ሕክምና ጥበብም ብዙ ጥበብ እየተፈለሰፈ እየተገኘ ነው። ብዙ የምርምር ስራዎች በዓለም ዙሪያ በከፍተኛ ደረጃ ይካሄዳሉ። ከጊዜ ወደ ጊዜ ብዙ ውጤታማ ሁኔታዎችም እየታዩ ነው እና የነቀርሳን በሽታ ለመከላከል የሚያስችሉ ከመደበኛ እስከ እጅግ ከፍተኛ መጠን ያላቸው ዘመናዊ ህክምናዎች አሉ። ብዙም ተስፋ የሚሰጡ ውጤቶች ይታያሉ። ይህንን ለማግኘት ግን እያንዳንዱ ሰው በቀላሉ ሊያገኘው አይችልም፣ ወይም በኢኮኖሚ አቋሙ ወይም በግንዛቤው ወይም ደግሞ በጤና አገልግሎቱ አቀራረብና አቀባበል የመሳሰሉ ምክንያቶች ሊገቱት ይችላሉ እንጂ ዘመናዊ ህክምና እነዚህን በሽታዎች ለመታገል በቂ ዝግጅትና ችሎታ እንዳለው ነው የምናውቀው።
2: ጥሩ። ወደ ሌላው ጥያቄያችን ስናልፍ ደግሞ የነቀርሳ በሽታዎችና የኑሮ ስርዓት ለውጥ ሲባል ምን ማለት ነው? በምን መልኩ ነው የኑሮ ስርዓት ለውጥ ማምጣት ያለብን?
0: አዎ፣ በአሁኑ ጊዜ በሰፊው የሚነገረው በሰፊው ትምህርት የሚወሰድበት የኑሮ ስርዓታችንን ማስተካከል ነው። የአኗኗር ዘይቤ ማለት በአመጋገብ አካልን በማጠንከር በአእምሮ ውስጥ የሀሳብ ጫናዎችን በመቋቋም ስርዓት ያለው የዕለት ከዕለት የስራ ፕሮግራምን ፈጥሮ በዚያ መመራት የመሳሰሉ የአኗኗር ስርዓት ለውጦች ናቸው። በተለይም በአመጋገብ ጉዳይ ብንወስድ የምንጠጣው መጠጥ እና የምንመገበው ምግብ ከዘመናዊው የስልጣኔ ምግብ ጋር በአብዛኛው የሚዛቡ ሁኔታዎችን ይፈጥርብናል። እኛም ባለመገንዘብ የሚጎዱንን አስተውለን ከመመልከት እንሰንፋለን እና ለምሳሌ በፋብሪካ እየተሰሩ የሚወጡ የምግብ አይነቶች፣ የመጠጥ አይነቶች የመሳሰሉት ከዚህ ከነቀርሳ በሽታ መነሳት ጋር ቀጥተኛ ግንኙነት አላቸው። እንበል ለምሳሌ አልኮልን ብንወስድ አልኮልን ከሚገባው መጠን በላይ የአልኮል ሱሰኛ በመሆን የአልኮል ጥገኛ በመሆን ያለን ሰዎች ቀጣዩ የህይወታችን ሁኔታ የነቀርሳ በሽታዎችን መፍጠር ነው። በአንጀት ውስጥ ሊሆን ይችላል፣ በሌላም በሌላም የአካላችን ክፍሎች ውስጥ ሊሆኑ ይችላሉ እና የአኗኗር ስርዓትን በትክክል በትምህርቱ በሚገለጠው መሰረት የጤና ትምህርት በሚመራው መሰረት የአኗኗር ለውጥ ካደረግንና በጎ ለውጥን ልንከተል ከቻልን እነዚህን በሽታዎች ከወዲሁ መከላከል እንደምንችል የተረጋገጠ ነው።
1: ጥሩ። ዶክተር እንግዲህ በተነሳው ርዕሰ ጉዳይ ዙሪያ ማጠቃለያ ምን ይላሉ? ለማጠቃለል
0: ማጠቃለያው ምንጊዜም መንቃት ነው። መንቃት፣ እውቀትን ማዳበር፣ ያወቅነውን እውቀት በሙሉ ግንዛቤ ወደ ተግባር መለወጥና የአኗኗር ስርዓት ለውጥ በጎ የሆነ ጤናማ የሆነ በማህበራዊም ሆነ በማንኛውም ረገድ በጤናም ረገድ በጎ የሆነ የአኗኗር ስርዓትን መከተል ነው እና ነገ ዛሬ ሳንል ሳንሰለች ትምህርት መቀበል አለብን። ያለ እውቀት ሌላ ነገር ምንም ሊረዳን አይችልም። እውቀት ወደ ተግባር ይለወጣል፣ ተግባር ደግሞ ውጤታማ ይሆናል እና ለማህበረሰባችን ሁልጊዜ የምናስታውሰው ምንድን ነው? ለትምህርት ዝግጅት መኖር አለበት፣ በቂ ዝግጅት መኖር አለበት እና አገልግሎቶች በየመስኩ አሉ። ነገር ግን እነዚያን አገልግሎቶች በትጋት ተጠቃሚዎች እንድንሆንባቸው ያስፈልጋል ነው የምለው።
2: ጥሩ ዶክተር፣ በጣም ነው የምናመሰግነው። መልካም ጊዜ

0: ለሰጡን ማብራሪያ ሰላም ቀን።
1: እኔም እንዲሁ መልካሙን እመኛለሁ። መልካሙን ጊዜ ያምጣልን። አገራችንን ሰላማን ይጠብቅልን። ዓለምን ሰላም ያርገው። ደህና ሁኑ።
2: እናመሰግናለን።
0: ወደ ቀጣይ አድማጭ እናልፋለን። አቶ በትደሴ ጋር ነው ቃለ ምልልስ እናካሄደው። ጤና ይስጥልን አቶ በት፣ እንደምናልክ?
3: ጤና ይስጥልኝ።
0: ሰላም ነው ወይ?
3: አለን። እንዴት ናችሁ? ለአድማጮቻችንም ለእናንተም እንደምን ናችሁ?
0: ለሁሉም እንግዲህ ደርሷል። እናመሰግናለን። ከአንተ ጋር መወያየት እንፈልገው እንግዲህ የጥቅምት ሰባት የሽብር ጥቃት ማስታወሻ በመንግስታዊ ደረጃ ትላንት ተካሂዷል። ነገ ደግሞ ዜጎች የሚያካሄዱት አለና እንዴት ተመለከትከው? የጥቅምት ሰባትን የሽብር ጥቃት አጠቃላይ ሁኔታ እስካሁን ያለው እንዴት ታየዋለህ?
3: እንግዲህ ያው ብዙ እህቶቻችን፣ ብዙ ወንድሞቻችን፣ ብዙ ልጆቻችን፣ ብዙ ወታደሮቻችን አልቀዋል። ግን ያለቁ በግብ ነው፣ አላማ ይዘው ነው ያለቁ እንጂ ዝም ብለው ወይም ሲቀርጽ ሲሰርቁ ወይም ሲቀጥፉ አይደለም። በአላማቸው ነው የሞቱ። ከሞቱም አይቆጠርም ነው ምለው እና ስለዚህ ያው ይህ ጦርነት ችግር እንዳደረሰ ሁላችንም እናውቃለን። ግን ዝሮ ዝሮ ግን ግቡን የመታ ነው ይመስለኛል። ባዛም ሆነ በሶሪያም ሆነ በኢራንም ሆነ ሁሉ ሀኛ ላይ አስቦኛል ለመደብደብ የመጣውን በሙሉ በተመንም ሆነ እያንዳንዱ ድርሻውን ቀምሷል ነው ምለው እኔ እንግዲህ።
2: በእርግጣው ይሄ ጦርነት እንግዲህ ጥቃቱን ተከትሎ ለሶስት አመት ለሁለት አመት ተኩል የዘለቀው ጦርነት እውነት ነው ብዙ ጦርነት ነው ያስነሳ ይሄ ጥቃት። እስራኤልንም የበለጠ ጠላቶቹ አንድ እንድታደርግ ምክንያት ሆኗል። እንደውም ወደ ጥቃቱ ስንመለስ ጥቅምት ሰባት የደረሰው ጥቃት ሲታሰብ እንዴት እስራኤልን ያህል ሀገር እስራኤል መከላከያ ሰራዊት በሐማስ እንዲህ አይነት ጉዳት ይደርስበታል ሲባል ለማመን ይከብደናል ሁላችንም። አንተ እንዴት ታየዋለህ?
3: እኔም ከብዶኛል። ለምንድን ነው የከበደኝ? ይቺ አገር በደንበሯ ራሱ ድኔትና ዝንብ ሲሾልክ የምታይ አገር እንዴት እነሱ በግኒ ደቅሰው ውስጥ የሚገቡ? እንዴት ወታደርስ የለም ከጊቡሉ? እንዴት ሻፕራክስ ምንድን ነው ስራው የነበረ? በጣም የሚያስገርም ነገር ነው ያለ። አሁን እኮ እስካሁን ድረስ አንድ መፍትሄ አልተገኘበትም። ለምንድን ነው መፍትሄ ያልኩት? ምንድን ነው ለሚቀጥለው ትውልድ ይሄ ነገር በምን እንዴት ለውሰነውስ የገቡ? ለምንድን ነው ሻፓክ የሌለ? ለምንድን ነውስ መረጃ አስቀድሞ ለምንድን ነውስ መረጃው ያልደረሰ? ወታደርስ እንዴት በቂ ወታደር በጅቡል የለም? እንዴ በጣም እኔ ለራሴ በጣም እስካሁን ድረስ ውጤቱ ከምን ደረሰ የሚለውን ነው የምጠባበቂያለን።
0: አዎ አሁን ሁላችንም ምን ጠይቀው ነው እንዳልከው የጸጥታ ጥበቃ አባላት በወቅቱ ያው ደንበር እስከሆነ ድረስ በተጠንቀቅ መጠበቅ ያለባቸው ሁልጊዜ ነው። ዛሬም ነገም ከነገ ወዲያም በአለም ሆነ ምንም ሆነ መጠበቅ አለባቸውና በነበረው ክፍተት ሁሉም ጥያቄ ያነሳ ነውና እንደው ለወደፊት እንደዚህ አይነት ነገር እንዳይሆን ትምህርት ተወስዷል ብለህ ታስባለህ ወይስ ገና የሚቀሩ ስራዎች አሉ?
3: እንግዲህ ትምህርት ወስዷል ማለት ይችላልሁ። እንግዲህ ትምህርት የሚወሰደው ደግሞ የሚቀጥለው ያለፈው ችግር መፍትሄ ሲገኝለት ነው። መፍትሄ ተገንቶ ያን ያለፈው ችግር ምን አይነት ምክንያት ነው ደንበራችን ጥሶ በጊኒ ደርስ ይገቡ? እንዴት ነውስ ያልነቃንበት ምክንያቱ የምንድነው የሚለው ምንድነው? ይሄ ተመርምሮ የዛ ውጤት ሲገኝ ከዛ ወዲህ ይሄ ነው። እዛ በኋላ ደግሞ ጥንቃቄ ይወሰድበታል ብያለሁ። አሁን ግን ለዚህ መፍትሄ ሳይገኝ እንዴት ያለ ጥንቃቄ ነው ያለው? እንዴት አሁን ባለፈው እንግዲህ አይታችኋል፣ በአየር ላይ ጥቃት ሊሰነዝር ስንት ኤዎ መቼም ጊቦሪን በቃ ጠንካራ የሆኑ በቃ እኛ ልጆቻችን አንገልም እኛ እንሞታለን ብለው ህዝብ አትርፈዋል ማለት ይቻላል። ሻፓክ ምንድን ነው ስራው? ነው
2: ተራ ዜጎች ነው እንግዲህ ይህን ጥቃት ያስቀሩት።
3: ሽቢ ለስሪስ የተዋጉ እነማን ናቸው? ግለሰቦች ናቸው የተዋጉ። ወታደር እኮ የለም። እስከ 7 ሰዓት፣ እስከ 4 ሰዓት፣ እስከ 5 ሰዓት፣ እስከ 6 ሰዓት እኮ ድረሱልን እባካችሁ እያሉ እኮ ማንም የደረሰላቸው ሰው የለም።
0: እንግዲህ የመንግስት ህግ አማካሪው ራሱ ያወጡት ሪፖርት ብዙ ክፍተቶች እንደነበሩ ነው። የአየር ኃይሉስ የት ነበረ ያንን ያክል ጊዜ እንዲህ ጥቃት ያለው የአየር ኃይል ኢራን ድረስ ሄዶ ብዙ ስራ ሰርቶ የመጣው አየር ኃይል አሁን ያኔ የተነበረ የሚለው ሁሉ ጥያቄ ነው።
4: አዎ ሚስጥር ምን አይነት ሚስጥር ነው ያለ ነው ብለው ነው ቆሁን ምን አይነት ሚስጥር ነው ያለ እንዴ የአየር ኃይሉ በዛን ጊዜ ጦርነቱ ሲከሰከስ ጅቡኑን ራሱ እየመታ መኪናው እንደሄድ ማድረግ ማጠር አልነበረበት
2: ያው እንደገቡ እንዳይወጡ ማድረግ
4: ያሁለት እንደርኩ እንደሄድ አንፈሽ ዝም ብለ ክብሹን ማቶት እየደመሰሰ ያረሰ ብቻ ነው ያነው ሁለት እንደር ከዛው ላይ ነው የሚያቆም የነበረ አይሄድ አይገባም ነበር ወዳዛ
2: እንዴ ቢያንስ የተጠለፉ ዜጎች አይሄዱ ነበር ነው አይቃ ዜጎች መጽፍ አይችልም ነበር
4: አይሄዱ ይኸውልሽ ዜጎቻችንም እንዳይሞቱ አንፈሽ ደስ ሜዳውን አጥረሽ አንዱ ሜዳ ከመተው አንድ ምሳኤ አይሄድም መኪናው ያቆማል
2: ናው
4: በዛን ጊዜ የአየር ጦር ባየር ጥላ ይወረደ ሁሉን ያከበበ ይሁንላ ሀጡ ፊሙ ለማይገባው 250 ሀጡ ፊሙ ግበት ማለት እኮ በቃ ውርዴታችንን በቃ በራሳችን በእኛ ላይ በቃ ልብሳችን ለብሰን ቁጭ ነው ያለኛ
2: አው ለማንኛውም ይሄ ጥቃት እንግዲህ ይሄን ጥቃት ተከትሎ ከባድ ነበር ጦርነቱ ጋዛ ሰርጥ ውስጥ ከተጠበቀው በላይ ከባድ ነበር ለካስጨራሽ ነበር የነበረው ይግረኛ ሰራዊቱ ገብቶ ያካሄደው ጦርነት የተከፈለው መስዋዕትነት ብዙ ቤተሰቦች ልጆቻቸው እንግዲህ በህይወት መስዋዕትነት ከፍለዋል ብዙ ቤተሰቦች አዘንተኛ ሆነዋል በሀገሪቱ ላይ ያደረሰው ጥፋት ያን ቀን ከደረሰው ጥቃት በላይ ለሁለት ለሶስት አመት ደግሞ ከባድ ነውና እንዴት ታየዋለ
4: እንግዲህ ኦዲሽን እነዚህ ከሞት አይቆጠሩም እየሻለው በመጀመሪያ ጊዜ ዋናው ምላጭ ሳይስቡ ከመኝታቸው ተኝተው ከበቲስ ውስጥ የሞቱ ልጆች አሉ። የነዚህ ነው የሚያሳዝኑኝ። ለምን የተለጠሙትን ስልጣኔ ሳይጠቀሙበት በእጃቸው ተተኙበት ቦታ በመሞታቸው ይሄ ነው የሚያሳዝነኝ።
0: እስራኤልን
4: ያከለቡ ጥላታቸውን እያቸነፉ ሁሉን እያቸነፉ በቃ ኤው አገሪቱን ነጣ እንደውጣስ ነው
0: ቆጥሩኝ። አዎ በወጃ ላይ ወታደር መሰዋት ያለ ነው። አንተም አዛድረስ የተዋጋ ልጅ አለ ታውቃለ እንግዲህ እሱስ ነው የሚነግረ ያን ሁሉ ማሳለፍ የጀግንነት ስራ ነው። ግን ከዛ ባሻገር ግን አሁን ታንኩን መጥተው ተቆጣጥረው እንደ ተራ መኪና ላይ ሆነው ፎቶ ሲነሱ ማየት ለእስራኤል ውርደት ነው የወቅቱ። እንግዲህ ከዛ መማር ያስፈልጋል። ስለ መታሰቢያው ስም ትላለህ? ትላንት በመንግስት ተካሄዷል ነገ ደግሞ በዜጎች ምን ትላለህ ውበት?
4: አዎ መታሰቢያው በደንብ ይሄ ዕውቅና መሰጠት አለበት። እነሱ ምንን ሙተዋል የሞቱዋል እንደገና ደግሞ እነዛም ደግሞ የሞቱ ደግሞ እየተፋለሙ ነው ድረሱልን ነባካቸው እያሉ ነው በማማዱ ሁሉ ላይ እየገቡ ለነዚህ ለሞቱባቸው ቤተሰቦች እንደነዚህ እንደ ሮማኒያ እንደሞቱ ታይ ዕውቅና እንደተሰጡት እኔ በየአመቱ መታሰቢያና ለወላጆች ዕውቅና መሰጠት አለበት ብዬ ነው እኔ የማምነው።
2: ጥሩ እናመሰግናለን ውበት። ምናልባት ምትለው ነገር ካለ መጨረሻ?
4: ልጆቻቸው ምንም ባይመለሱ ዕውቅና መሰጠት አለበት እንደ ናዚው ጭፍጨፋ
0: አሁን እነሱ ለምሳሌ ጥቅምት 7 ነው እንዲታሰብ የሚፈልጉትና ጥቅምት 7 መንግስት ማወቅ አለበት ነው መጨረሻው መልእክት?
4: የተማወቅ አለበት እንጂ መንግስትማ ማወቅ አለበት። እንደገና ደግሞ ውጤቱን ማምጣት አለበት። ነገር ኮኛ እኮ በህይወት የለንም ማለት ነው። ይሄ ነገር ለምን ተከሰተ የሚለው ይሄ መንግስት ወይም እስር ቤት መግባት አለበት ወይም ደግሞ አንድ ነገር ማምጣት አለበት።
2: እኔ ማመሰግናለሁ ለዚህ በቂ ነው ብላችሁ ስለቀረባችሁ አመሰግናለሁ።
4: እንግዲህ ድል ለመዲናት እስራኤል ላለው ጦርነቱ ገና አላበቃም። በሊማንንም ሆነ በአዛ በሶሪያ በኢራን ገና አላበቃም። ግን ድል ለመዲናት እስራኤል ነው ምለው ለወታደሮቻችን አምላክ ይጠብቅልን። መልካም ቀን።
2: እሺ መልካም ቀን እናመሰግናለን። መልካም ቀን ይሁንልን።
0: መልካም ቀን።
2: እንግዲህ በዚህ አጋጣሚ ሰጠኝ ነገጥ ኦክቶበር 7 ጥቅምት 7 ቀን ያው ስርጭታችን እኛም በሲድሮት ከተማ ነው የሚካሄደው ከ1 ሰዓት እስከ 2 ሰዓት ያለው እዛ ነው ስርጭታችን የሚተላለፍ ለማስታወስ ነው ለአድማጮች።
0: አዎ በዘድሮ ከተማ ነው የምናደርገው። እንግዲህ ነገ ጧት እዚሁ ስቱዲዮ ይኖረናል። እዛ ከሰዓት በኋላ እዛ ምሽትም እዚህ ስቱዲዮ ይኖራል። ያው በመታሰቢያው ነው ይበልጥ።
2: በጥቅምት ሰባቱ ጥቃት ዙሪያ ነው ያው እንግዲህ እዛ ሲድሮት የነበረውን ሁኔታ እናያለን። እንግዲህ ሲድሮት የምትኖሩ የኛ ማህበረሰብ አባልም እናገኛቸዋለን በዚህ አጋጣሚ። ነገ አንድ ሰዓት ላይ እዛ ነው ስርጭቱም የሚሆነው። እናመሰግናለን። ስርጭታችን ተጠናቀቀ። የቴክኒክ ባለሙያችን ናቲ ብላንኬት ነበር። በምሽቱ ስርጭት እንደገና አድማጮች ጋር እንገናኛለን።
0: ባልደረባችን ሻየውንም
2: እናመሰግናለን። አዎ መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍሄ በቲሽሬ ታፕሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 6 ቀን 2016 ዓ.ም ተብረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 26 ቀን 2019 ዓ.ም ተብረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲዮን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናስቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና። የብሔራዊ ደህንነት ቢሮ ጥቅምት 7 ቀን የደረሰውን ጥቃት መታሰቢያ ተከትሎ በውጭ ሀገራት የሚኖሩ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። በፍላይ ዱባይ አየር መንገድ ላይ የተፈጠረውን የሽብር ጥቃት ሙከራ ተከትሎ የሚካሄደው ምርመራ እንደቀጠለ ነው። የደህንነቱ ስርዓት ባለስልጣናት በጣም አሳሳቢ የተባለ የቅርብ ጊዜ ተጨባጭ ሁኔታዎችን አስመልክቶ መወያየታቸው ተገለጸ። የመከላከያ ሚኒስትር እስራኤል ካጽ በእስራኤል መከላከያ ሰራዊትና በዜጎች ላይ የሚያነጣጥሩ የፍልስጤም መስተዳድርና ደጋፊዎቹን አስጠነቀቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የብሔራዊ ደህንነት ቢሮ ጥቅምት 7 ቀን የደረሰውን ጥቃት መታሰቢያ ተከትሎ በውጭ ሀገራት የሚኖሩ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። ብሔራዊ ደህንነት ቢሮ ባስተላለፈው የማስጠንቀቂያ መልእክት ኢራንና ተላላኪዎቿ አሸባሪ ድርጅቶች በውጭ ሀገራት ተቃውሞ ሰልፎችን በማካሄድ በዚህ ወቅት በእስራኤላውያንና በይሁዳውያን ላይ ጉዳት ለማድረስ ስለሚያስቡ ጥንቃቄ ማድረግ እንደሚያስፈልግ አሳስቧል። በተጨማሪም ዜጎች ወደ ውጭ ሀገራት የሚሄዱ ከሆነ መዳረሻቸውን አስቀድመው በማህበራዊ መገናኛ አውታሮች እንዳያሳውቁና ወደ ዮርዳኖስ፣ ኳታር፣ ሶማሌላንድና ሲናይን ጨምሮ ወደ ግብጽ ከመሄድ እንዲቆጠቡ በማለት በማስጠንቀቂያ መልእክቱ ገልጿል። የደህንነቱ ስርዓት ባለስልጣናት በጣም አሳሳቢ የተባለ የቅርብ ጊዜ ተጨባጭ ሁኔታዎችን አስመልክቶ መወያየታቸው ተገለጸ። በውይይቱ ኢታማጆር ሹም እያል ዛሚር፣ የፖሊስ አዛዡ ዳኒ ሌቪና የሻባክ ኃላፊው በተለያዩ ግንባሮች ሊፈጠር ስለሚችለው ተጨባጭ ወቅታዊ ሁኔታዎችን አስመልክተው መወያየታቸው ታውቋል። በውይይቱ በመሀል ሀገርና በድንበሮች አካባቢ የሽብርተኞችን እንቅስቃሴ ለመከላከልና የወንጀል ድርጊትንም ለማስቆም የተጠናከረ ስራ እርምጃ መውሰድ እንደሚያስፈልግ ገልጸዋል። በውይይቱ ከተሳተፉ አካላት በቅርቡ የሚካሄደውን ብሔራዊ ምርጫ ደህንነት የሚያረጋግጡ እርምጃዎች እንዲወሰዱ የተስማሙ መሆናቸውን ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ በእስራኤል መከላከያ ሰራዊትና በዜጎች ላይ የሚያነጣጥሩ የፍልስጤም መስተዳድርና ደጋፊዎቹን አስጠነቀቁ ተባለ። ካጽ የእስራኤል ጸጥታ ጥበቃ አባላት ላይ በይሁዳና ሰማሪያ አካባቢ በሰፈራዎች በሚኖሩ እስራኤላውያንና በፍልስጤማውያን ሰፈሮች አዋሳኝ ድንበር ላይ መሳሪያ የሚያነጣጥሩ የፍልስጤም መስተዳድርና ተባባሪ ድርጅቶችን በማስጠንቀቅ በእንደዚህ አይነት አጋጣሚዎች በጠቅላይ ሚኒስትር ናታንያሁ ውሳኔ መሰረት መከላከያ ሰራዊቱ በአጠቃላይ በፍልስጤም መስተዳድር ላይ ጦርነት ይከፍታል ብለዋል። ካጽ በመንግስታዊ የደህንነት ስብሰባ ላይ ባሰሙት ንግግር የመከላከያ ሰራዊቱ በይሁዳና ሰማሪያ አካባቢ የተቀመጠው ከጥቅምት 7ቱ የሽብር ጥቃት በተወሰደ ልምድ መሰረት የእስላም ጅሃድ በአካባቢው የሚኖሩ እስራኤላውያን ላይ ጥቃት እንዳያደርስ ለመከላከል እንደሆነ ገልጸዋል። ከ20 ቀናት በኋላ ጥቅምት 27 ቀን በሚካሄደው ምርጫ በውጭ ሀገራት የሚገኙ እስራኤላውያን ድምፅ እንዲሰጡ ለማጓጓዝ በተጀመረው እንቅስቃሴ ላይ የሊኩድ ፓርቲ ባቀረበው አቤቱታ ላይ ስምምነት ተደረሰ ተባለ። በምርጫ ቦርድ ሊቀመንበሩ ዳኛ ኖአም ሶልበርግ ፊት ሁለቱ ወገኖች ባደረጉት ውይይት የበረራው ቲኬት ክፍያ ላይ ከዚህ በፊት እንደነበረው እንዲቀጥል እና ተጨማሪ ቲኬቶች እንደማይሸጡ መስማማታቸው ታውቋል። የእንቅስቃሴው መሪዎች ለፍርድ ሂደት ማስፈጸሚያ ለወጣው ወጪ በአስር ሺዎች የሚቆጠሩ ሸቄል ይከፍላሉ ተብሏል። በሊኩድ በኩል እንቅስቃሴውን የሚመሩ አካላት በመራጮች ላይ ተጽዕኖ ለማሳደር ይጠቀሙባቸዋል ያሉ ሲሆን፣ ተንቀሳቃሾቹ ግን ከገንዘብ ጥቅም ጋር የተያያዘ እንዳልሆነ ገልጸዋል። ዳኛ ሶልበርግ የተለየ አቋም ባያሳዩም በምርጫ የሚሳተፉ አካላት ከጉቦና ከተከለከሉ ጥቅማጥቅሞች እንዲጠነቀቁ ማሳሰባቸው ተገልጿል። ይህ በዚህ እንዳለ ምርጫው ሊካሄድ መቃረቡን ተከትሎ አስቀድሞ በሚካሄደው ቅድመ ጥናት ግምገማ የካሆላማን ፓርቲ ወደ ክነሴት የሚያስገባው ድምፅ እንደማያገኝ እየተገለጸ ሲሆን፣ የፓርቲው ሊቀመንበር ቤኒ ጋንጽ ግን ጥልቅ የሆነ ጥናት እያካሄዱ እንደሆነና ስድስት ምናልባትም ሰባት አባላት እንደሚያገኙ መረዳታቸውን በርሸት ፊት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። በፍላይ ዱባይ አየር መንገድ ላይ በተፈጠረው የሽብር ጥቃት ሙከራ የሚካሄደው ምርመራ እንደቀጠለ ነው። ይህ አመት ከጀመረ አንስቶ እስካሁን ከሶሪያ፣ ከሊባኖስ፣ ከኦማንና ከሌሎች የተለያዩ ከእስራኤል ጋር የዲፕሎማሲ ግንኙነት ከሌላቸው ሀገራት ከ1200 በላይ የሚሆኑ የበረራ ሰራተኞች ወደ እስራኤል መግባታቸውን የውጭና የደህንነት ጉዳይ ኮሚቴ የመረጃ ንዑስ ኮሚቴ ባካሄደው ምስጢራዊ ውይይት ላይ ገልጿል። በውይይቱ የተገኙት የበረራ ባለስልጣን ቢሮ ተወካይ ፍላይ ዱባይ አየር መንገድ ወደ እስራኤል እንዳይገባ ለአንድ ወር የተጣለበት እገዳ ቢያንስ ለተጨማሪ አንድ ሳምንት ያክል ለማራዘም እያሰቡበት እንደሆነ ገልጸዋል። የኮሚቴው ሊቀመንበር ቦአዝ ቢስሙት ከውይይቱ በኋላ በእስራኤል የሲቪል በረራዎች ላይ ያለው አሰራር ከዛሬ ጀምሮ ለውጥ እንደሚደረግበት አስታውቀዋል። 900 የሚሆኑ ጉዳት የደረሰባቸውና ቤተሰቦቻቸው የተገደሉባቸው ዜጎችን የሚወክሉ አካላት የፍልስጤም መስተዳድርና ሌሎች ድርጅቶች 5 ቢሊዮን ሸቄል ካሳ እንዲከፍሏቸው በኢየሩሳሌም ከተማ በሚገኘው የአውራጃ ፍርድ ቤት ክስ አቀረቡ ተባለ። ከሳሾችን የወከሉት ጠበቃ ፕሮፌሰር ጊዶን ፊሸር የክሱ ዓላማ የአሸባሪዎችን የኢኮኖሚ ምንጭ ለመጉዳት እንደሆነ በርሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። የህግ ጠበቃው ጨምረው እንዳሉት ሽብርተኛነት ያለ ገንዘብ ሽብር መሆን አይችልም። አሸባሪዎች ሸቄልን ከሸቄል ላይ፣ ዶላርን ከዶላር ላይ እየጨመሩ ለበርካታ ዓመታት አሰባስበዋል። በኢኮኖሚ እንዲጎዱ ማድረግ ከቻልን የገንዘብ ድጋፍ የሚያደርጉላቸው አካላት ሁኔታውን መረዳት ይችላሉ። በጣም ከባድ በሆነ መንገድም ጉዳት እንዲደርስባቸው እናደርጋለን ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቄል ከ04 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቄል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገና ከነገ ወዲያ ሐሙስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል። አርብም ተመሳሳይ የአየር ጸባይ ይኖራል ተብሎ ይጠበቃል። ቅዳሜ ከሰዓት በኋላ በተለይ በደቡብ እስራኤል በነጌቭ አካባቢ በአንዳንድ ቦታዎች ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባን አቅርበናል። ወርቅነሽ የደህንነት ጉዳይ ዘጋቢያችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንዴት አመሸ? ጥላውን
2: አድማጮች እንዴት ናችሁ?
1: እኛ ደህና ነን። ሰላም ነው ወይ?
2: ሰላም ነኝ እግዚአብሔር ይመስገን።
1: ጥሩ። እንግዲህ ያው ጥቅምት 7 የተፈጸመበት ጊዜ ነገ ነውና ነገ ደግሞ ዜጎች ያስቡታል። ከዚህ ከጥለፋ የተመለሱ ዜጎችም ፓርክ አርኩም በተባለው በተለያዩ ቦታዎች ይታሰባልና እንዴት ነው ያለው ሁኔታ? ለነገ ምን ይጠበቃል? በአጠቃላይ ሁኔታ
2: ያው በይበልጥ የዚህ ሽብር ፈጠራ ድርጊት ወይም ደግሞ ከጦርነት ጋር ተያይዞ እንግዲህ መስዋዕትነት የከፈሉትን የነዚህ ቤተሰቦች ማለት ነው። በይበልጥ ይህን የሚያዘጋጁት ደግሞ የተጠለፉት ቤተሰቦች በህይወት የተሰዉትና እንደገና ከጠለፍ በኋላ የተመለሱት እንግዲህ አጠቃላይ ትናንት በብሔራዊ ደረጃ በመንግስት ደረጃ ሲከበር ነገ የሚከበረው ደግሞ በእነዚህ በግለሰቦች አነሳሽነት ማለት ይቻላል ብዛት ያላቸው በሺዎች የሚቆጠሩ እንግዲህ ከሀምሳ ሺህ በላይ ወደ ቦታው መግቢያ ትኬት ገዝተው ማለት ገዙም በል እንጂ በእርግጥ ብዙ እንኳን በነፃ እንደተሰጠ የሚነገርበት ለማንኛውም ወደ ቦታው በመሄድ እንግዲህ ይህንን ቀን እያስባሉ ወገኖቻቸውን በዚህ ስነስርዓት ንግግሮች ይሰማሉ። እንደገና የተለያዩ ሀዘን የተሞላባቸው ሙዚቃዎችን ብዛት ያላቸው አርቲስቶች ከሀያ በላይ የምኑ አርቲስቶች በጣም እውቅና ያላቸውም እነዚህን የተሰዉትን ወገኖች በማስታወስ እንግዲህ ያው ብዙ ያው እንዴት ነው ዜጋዎች የሚያዝኑበትና እነዚህ ሰዎች የሚያስታውሱበት ሀዘን የተሞላበት ቀን ይሆናል ነው ማለት ይቻላል ነገ። እና ሁሉም ግዴታ በደሉ የደረሰበት ብቻ ሳይሆን ወይም ደግሞ ወገኖቻቸው የተሰዉትን የሞቱ ብቻ ሳይሆን ሌላው አጠቃላይ እስራኤል ማህበረሰብም ይህንን ሁኔታ እንግዲህ በቴሌቪዥን መስኮትን በመከታተል ሁሉም እንዴት ነው ሀዘን የተሞላበት ምሽት ያው ማታ ላይ ነው የሚጀምረው ይሆናል ያለው ሁኔታ ይህን ከሞላ ጎደል ነገር እንጠበቀው።
3: አዎ ጥላሁን፣ እንግዲህ ከዚህ ጥቅምት ሰባቱ ጥቃት ጋር ተያይዞ ብዙ ነገሮች አሉ። እንዳልከው መታሰቢያው ትናንትም ነበር፣ ነገም ይሆናል። አሁን በገለጽከው መንገድ ቤተሰቦች ነው የሚያስቡት በአብዛኛው። ከዚህ ጋር ተያይዞ በሀገር አቀፍ ደረጃ እንግዲህ በዚህ ለሶስት ዓመት ባይሞላውም ጦርነቱ ለበርካታ ጊዜ ተካሂዷል። በጦርነቱ ሂደት በሀገሪቱ ላይ የደረሰ ሁኔታ አለ። የተጠለፉ ዜጎችና ቤተሰቦቻቸው አሁንም ድረስ ምላሽ ያልተሰጠበት ብዙ ጥያቄዎች ይነሳሉ። ጥቃቱ እንዴት ደረሰ ለሚለው እና እንደው ሀገር አቀፋዊ የሆኑ የሚነሱ ነገሮች ምን ናቸው?
2: አዎ በይበልጥ ህብረተሰቡን እያነጋገረ ያለው በይበልጥ ደግሞ የተጎዱትን በህይወት የሌሉትም ሆነ ከዛም ከተመለሱ በኋላ የጠለፉት የቆሰሉትን አጠቃላይ እንደገና በጦርነቱም የተሰዉት አጠቃላይ የዚህ ማህበረሰቡ ማለት ይቻላል እንግዲህ የሚጠይቀው አንድ ጥያቄ አለ። ይህ የሽብር ፈጠራ ድርጊት እንዴት ሊደርስ ቻለ? ሁኔታውን ከመጀመሪያ እስከ መጨረሻ ማጣራት ማወቅ አለብን። ይሄ ደግሞ በመንግስት እውቅና ተሰጥቶት መጣራት አለበት የሚለው ሁሉንም እያጠያየቀ ነው። እንዲሁም የመከፋፈል ስሜት እንዴት ነው በህብረተሰቡ የፈጠረበት ሁኔታ አለ። እስራኤል እንግዲህ በአጠቃላይ እስራኤል ይሁዳውያን በክፉ ቀን አንድ የመሆኑ ምልክት አለ። ጦርነት ከተጀመረ ወደ ጦርነት ከተገባ ሁሉም አንድ ይሆናል። ግን ያም ቢሆን አሁን ያለው ሁኔታ ጎን ለጎን ጦርነቱ አሁንም አላለቀም። ግን ውስጥ ለውስጥ ደግሞ እንዴት ነው ጎረቤት እንኳን ሁሉ የማይነጋገሩበት? ምክንያቱም አንደኛው የሚፈልገው ሌላ ነው፣ ሌላው እዛው ሰለባ ከሆኑት ቤተሰቦችም እኮ የተለያዩ አመለካከቶች አሉ። ስለዚህ ጥያቄው የብሔራዊ አጣሪ ኮሚቴ የሚለው ያው ባንክሮ ነው። ሌላው እዚ ላይ ከፍተኛ መስዋዕትነት ተከፍሏልኝ ወርገን ሰጠኝ ይህን ጦርነት በተመለከተ ማለት ነው። ህብረተሰቡ አሁንም መልስ እንፈልጋለን ቢልም ግን እንደ ዞር ብለው ደግሞ ይህን ያሳለፍነውን 3 አመት ከጀመረበት ሽብር ፈጠራ ድርጅት ከጀመረበት እስካሁን ካለንበት ድረስ እንግዲህ ሰናይ ከፍተኛ መስዋዕትነት
1: ይደው በዚህ ዙሪያ ቢትዋስሎምም ያወጣው ሪፖርት አለ።
2: በትክክል ቢትዋስሎሚ እንደገና የሀገሪቱ መከላከያ የመከላከያ ኃይሉም ያወጡትኝ ጽሑፍ በይበልጥ ቢትዋስሎሚ ነው። ምክንያቱም ያው የሀገሪቱን እንግዲህ ድጎማ ለሚፈልጉትኝ የድርጅት ነው ለዜጎች እርዳታ የሚረግሰው። ከዛ አንጻር ያወጣውን ወጪና አጠቃላይ የደረሰውን ጉዳት እንግዲህ ሲታይ እስካሁን ድረስ በዚህ 3 አመት ባሳለፍነው ጦርነት ማለት ነው 2347 እስራኤላውያን ዜጎች ህይወታቸው ማለት ወታደሮችንም አጠቃላይ የደህንነት ክፍሉንም ሆነ ዜጎችን ተቀሎ ማለት ነው። በዚህ 3 አመት ውስጥ ተመልከቱ ቁጥሩ በጣም ብዙ ነው 2347 ከነዚህ ውስጥ 1318 የሚሆኑት የደህንነት ክፍሎች ከነዚህ ከደህንነት ክፍሎች እንግዲህ 1153 የሚሆኑ ወታደሮች ሲሆኑ 116 የሚሆኑ ፖሊሶች አሉ። የሻባክ የብሔራዊ አጠቃላይ ብሔራዊ ደህንነት ጥበቃ ድርጅትም ወደ 9 የሚሆኑ አባሎችን አጥቷል። እንደገና ወደ 5 የሚሆኑ የእሳት አደጋ ጥበቃ ሰራተኞች ናቸው። እንደገና ወደ 11 የሚሆኑ ደግሞ የማረሚያ ቤት ምክንያቱም በሽብር ፈጠራ ድርጅት በተጀመረበት ጊዜ ሁሉም መሳሪያውን እያዘ ወደ ግንባር ነበር የሄደው። እንደገና ይሄ ኪታት ኮነኑት ወይም ደግሞ የሰፈር ጠባቂ እንደ ሮንድ የሚያገለግሉ ወደ 43 የሚሆኑ አጠቃላይ ተደምሮ እንግዲህ 1318 የሚሆኑ የደህንነት ክፍሎች ከወታደሮች ጋር ተጨምሮ ህይወታቸውን በዚህ ሲሰዉ ወደ 1129 የሚሆኑ ዜጎች ደግሞ በዚህ ባሳለፍነው 3 አመት ማለት ነው እንግዲህ ከጦርነቱም ሆነ በሽብር ፈጠራ ድርጅት ተያይዞ እንግዲህ ህይወታቸውን አጠቃላይ ወደ 2347 ማለት ነው። እንግዲህ ከነዚህ ውስጥ ወደ 63 የሚሆኑ ልጆችና ወጣቶች ናቸው እድሜ ክልላቸው። አሁን አጠቃላይ ወደ ቢትዋክሎሚ ስንል ሰጠኝ ከጠየቀው ጥያቄ እንግዲህ ወደ 90,000 እየተጠጋ ማለት ይችላል። እንግዲህ ወደ 87,286 የሚሆኑትን እርዳታ እየሰጠ ምክንያቱም መስራት አይችሉም መጠነኛ ጉዳት ደርሶባቸዋል ቋሚ እውቅና ተደርጎላቸው ድጎማ በየወር በቃለ እስከወታቸው ፍጻሜ እስከሚሰጥ ድረስ ለጊዜው ወደ 87,000 በላይ የሚሆኑ ቢትዋክሎሚ
1: የጦርነቱ የፈጠረው ነው 3 አመቱ ጦርነት።
2: አዎ በዚህ ጦርነት ማለት ነው እንግዲህ ቀደም ከተቀስቁት ከተገደሉት ዜጎች ማለት ነው 1,029 ከሆነ በጦርነቱ በሽብር ፈጠራ ድርጊቱ በተፈጸመበት እንግዲህ የወንዶቹን ቁጥር ስናይ ወደ 668 ይሆናል። ሴቶች ወደ 361 ታጋለኝ ከነዚህ ውስጥ ደግሞ 88 የውጭ አገር ዜጎችም አሉበት። በጭፍጨፋው ቀን ብቻ ጥቅምት 7/2023 በአንድ ቀን ብቻ 778 ዜጎች ማለት ነው ተመልከት 778 ዜጎች ህይወታቸው አልፏል። ከነዚህ ውስጥ ወደ 70 የሚጠጉ የውጭ አገር ዜጎች አሉ። እና አጠቃላይ አሁን በቢትዋክሎም የሚመስራ ቤት ወደፊት ሲያዩት እንዴት ነው እስካሁን ድረስ ጥያቄ ቀርቦላቸው እውቅና ይሰጠን የሚል ማለት ፍጹም በቀጣይ መስራት እንደማይችሉ እና እስከ ህይወታቸው ፍጻሜ ማለት መረዳት የሚፈልጉት ወደ 43,000 የሚሆኑ ዜጎች ለቢትዋክሎም ጥያቄ አቅርበዋል። ካቀረቡትኝ 40,407 የሚሆኑት እውቅና ተሰጥቷቸዋል ማለት ቋሚ በየወሩ ሊደጎሙ ማለት ተመልከት እንግዲህ በሶስት አመት ውስጥ 40 በጣም የሚያሳዝነው ደግሞ ከዚህ 40,407 ከሚሆኑት እውቅና ከተሰጣቸው ቋሚ እርዳታ ሊደረግላቸው 34,878 የሚሆኑት ወደ 35,000 የሚጣጉትኝ የስነ ልቦና ችግር ያለባቸው ናቸው። ተመልከት እነሱ አሁን ኑሯቸው ኑሮ አይደለም ማለት ነው። ተመልከት ሰላት እስራኤል እንግዲህ ምን ያህል የህዝብ ቁጥራችን ታየዋለህ ከሌላው ሀገር ስታነጻጽረው በጣም አናሳ ነን። 35,000 የአእምሮ ችግር ያለባቸው ተመልከት ጦርነቱ ጥሎት ያለፈውንን ይህንን ስታይ አጠቃላይ እንግዲህ ሀገሪቱ በቀጣይም ብዙ የምትከፍለው ዋጋ እየከፈለች ነው ከፍላለችም ወደፊትም ብዙ ልትከፍል እንደምትችል። ከዛ ወደ ውስጥ ስትሄድ ያለ ወላጅ የቀሩትን ልጆች ስታይ ወደ 1216 የሚጣጉ ከነዚህ 618 ወንዶች አሉ 598 ሴቶች እንግዲህ ያለ ወላጅ ቀርተዋል። ሌላው በጣም እኔ ልቤን የነካው ለምሳሌ በእስራኤል ህግና ደንብ ታውቃላችሁ አንድ ቤተሰብ አንድ ልጅ ብቻ ካለው ልጁን በግዴታ ወደ ውትድርና በይበልጥ ወደ ተዋጊ መግባት እንዴት ነው ፈልጎና ወላጆች ከፈቀዱለት እንጂ እንዲሁ አይመለመልም። ግን በዚህ ጦርነት 156 ወላጆች yang beracun anjir jukan anjir jadi yang beracun atuali. Ini betam anjir ni berano. Enna atakalat orang tu malah tu, dia wala wustu kudrunen betam datahunen betam asketahunu yang dah yedmi kelilah cunnen. Yalle tadarik arutunnen sihir cunnen. Yalle tadarik arutunnu wando yangnen setiap kudrul. Atakalat wala susmatu amnihun ziyush malah. Karena just filsafat amnihun wando yalle mustu atuali. Susmatu salasa andamun sihir cunnen yalle balik atuali. Jadi tamal kat tadar fersual malah tu. Atakalat. Dengan lejat cunni atuala juch wala andishulat matu. Kita kali ini setelah ini kotor setak sendiri tornet lain yang ada, nahun tornet tu alam lekam. Enna, kata kali ini sosmed, anda tornet tu alat zaman tak kuat cuman na, nazi negaru cai negaru muzi, bawus segan mahabar sebut malah tu tornet tu loh yang tu kasut ni awal sebut ekonomi ada rasu gudah terdalam, bayut lagi, ada rasu gudah, anda guna yang mau tu bercair terdalam, kamu tu dzat yang ada tu beri kamu tu sebelah ini nahun kos lagi, kan nazi us tergerak tu tak korat terjatu tak korat, dzat ada ada rasu bacaun na. Jadi ini tu berkat tay, yo tak coba kait nak gamal. Jalan na ini tu orang nak kafetengnya orang mesuah dengan kafetengnya orang berget lagratun si balut. Na atakalai zuri derajat darsanum berkat tay awanum
1: zuri ada takat satu. Bezut iya kau cumi nasi bet gudel le.
3: Kenal tak wak? Marmari budin umkuan komite al tak wak? Kau membezuni.
4: Kau
3: nanti wak. Flight via Yermanged itu makarau isi bertakat merau itu kehidupan Islam merau dan rau baca rumah terlalu terlalu.
2: Ya Allah, cuci dahu, dahu memasakkan orang itu. Malah Israel anda bawa lalu. Menemukan kau kau tu bino, teknologi bino. Israel yang mana gudat sih darsebat, kader sebat muhalan. Mereka macam mana kena lezat gudat menadar. Umat mana? Awan ini ziarah terafu bulu terafunji. Nazar sama matu sawarat nama tu sama yang kita guzegoj. Yaudah cuma atom nampak. Minum alat fergino, gudayon emin melakatu masrabit. Maklakalan nampak halat nanti nampak racun masrabit tu serat cuma atom. Nanti ustang kita dapat alat masrabit. Tijamur ye air mangga drijut hucalu. Indekana ye mangga dina transport masrabit ala. Ye mosa drijut ala. Indekana siapa aku yang tengok tak kali dengan nampak drijut ala. Indekana ye gumruk masrabit si rasuta mesti minum ala. Nanti masrabit tu. አጠቃላይ ኃላፊነት አለባቸው ማለት ዜጎች ሲበሩ ከውጭ ሀገር ወደ ሀገር ሲገቡና ከዚህ ሀገር ወደ ውጭ ሲወጡ ማንነታቸውን እንሚከታተል አሁን ብዙ ክርክር ስለነበረና የመስራ ቤቶች ቁጥርም ብዙ ስለሆነ እስኪ በመጨፍለቅ ለአንዱ ኃላፊነት እንስጠው በሚል 2023 ላይ በፓርላማ የጸደቀ ህግ አለ መጨረሻ ብዙ ጣውረን ነበሩ ክርክር መጨረሻ ኃላፊነት የሰጡትኝ ይሄን ለግምሩክ መስራ ቤት ነው ምክንያቱም ግምሩክ መስራ ቤት ብዙ የሰዎችን በሚስጥር የሰዎችን ማንነት የማያዝና እንደገና ሚስጥር የመጠበቅን በዛ ምክንያቶች አሉት ለሱ ኃላፊነት ተሰጥቶት ግን ኃላፊነት ሲሰጠው ከሱ በጁ ያለውን የሰዎችን ማንነት ከተቀበለ በኋላ ሌሎች ቀድም የተቀስቀዋቸው ለምሳሌ ሞሳድ ድርጅት ሻባክ ፖሊስ ሰራዊትንም ጨምሮ እንደገና የመንገድ ትራንስፖርትን እነሱ ያንን ዝርዝሩን በመውሰድ መፈተሽ እንደሚችሉ የሚል እንግዲህ በሕግ የጸደቀበት ሁኔታ አለ። በሚያሳዝን ሁኔታ ግን አሁን ባለፈው ሳምንት ሊደርስ የነበረው ችግር የአየር መንገድ ድርጅት ማለት ነው ለምሳሌ ኤል አለንበል አሁን ነሱ ማን ተሳፋሪ ወደ ውጭ እንደሚወጣና እንደሚገባ ዝርዝሩን ለመንገድና ትራንስፖርትና ቀደም ያልኳቸው መስሪያ ቤቶች ያስተላልፋሉ። እነዚህ አየር መንገድ ድርጅት አስተላልፈዋል። ከተላለፈ በኋላ ግን በአየር በመንገድና ትራንስፖርት መስሪያ ቤት ይሄን የሚመለከተው ክፍል ይሄን የመጣን ዝርዝሩን ራሱ አልተመለከተውም አላየውም። እንዲሁም ያሁን ብቻ አይደለም ለብዙ አመታት በልዘነት ሁኔታ በቃ ተኝተን ነበር ማለት ይችላል ይባላል። ሌላው ይሄንን ያለውን ማንነታቸውን የሚያጣራው የነዚህ ሽብርተኞች ናቸው አይደሉም ከማናገር ሁሉ ነገር የሚያጣራው ማንነታቸው የሚፈትሸው ሞሳድም ራሱ ይሄን መረጃ መሳብ ሲችል አልሳበውም። የሻባክ ድርጅትም እንዲሁ እንደገና ይሄ ጉምሩክ መስሪያ ቤት ማለት ነው በርግጥ እሱ ዳታውን የማዝ ሁኔታ ነው እንጂ ምርመራ የማድረግ ሁኔታ አሁን በሚያሳዝን ሁኔታ ሁሉም ኃላፊነታቸውን ሳይወጡ ቀሩና አንደኛው ድርጅት ሲጠየቅ ወደ ለማስተላለፍ ለምሳሌ መንገድና ትራንስፖርት ሚኒስትር ምረገን ከሁለት ቀን በፊት የሰጡትን መልስ ነበር ሲጠየቁ መስሪያ ቤቱ ድክመት አሳይቷል ስራቸውን አልተወጣቸውም ሲባል አይ እኔ እኮ በውስጤ በመስሪያ ቤቴ መረጃ ድርጅቱ ወይም ደግሞ ነገሮችን የሚያጣራ የሚመረምር የለኝም ይሄ ጉዳይ የሞሳድ ድርጅት ነው ሞሳድ ነበር መመርመር ያለበት ሲሉ ኃላፊነቱ ወደ ሞሳድ ድርጅት ሞሳድ በርግጥ ሲጠየቅ ደግሞ ያው እንዳልተሰራ ነው እንግዲህ ምንም መልስም የለውም ሻባክም ማለት ተረስተውታል ማለት ይችላል። በሚገርም ሁኔታ ግን የመንገድና ትራንስፖርት መስሪያ ቤት ጉዳዩ በበልጥ የሚመለከተው ይሄንን ማንነታቸውን የሚያጣራውና ኃላፊነት ያለው ሰራተኛው ራሱ በቋሚ ስራ አይሰራም ማን ሐላፊነት ሐላፊው ማለት ነው የለም ሰው የለም ጭራሽ እንዴት ነው በፍሪላንስ ወይም ደግሞ በውጭ ሆኖ የሚያገለግል ነው ሰውየው ካሁን በፊት ሰራ ነበር ሰውየው ትቶት ስራውን የራሱን ድርጅት ከፍቶ በአማካሪ ባየር በረራ የምክር በመስጠት ገንዘቡን ይሰራል እንደውት ለአንድ ግንኙነት ብቻ እስከ 5 ከ15 ሺህ ዶላር ድረስ እየተከፈለው አገልግሎት ያደርጋል ሌላው የፖሊስ ሰራዊት ማሰልጠኛ ኮሌጅ አለ ከዛም አስተማሪ ነው ማለት ጭራሽ የሪህነነን የመንግስቱን ስራ ትቶ ያንንን የሚሸፍን ሰው የለም የራሱን ስራ ሲሰራ ይውዳ ደርሶብን ብራው ማለት ለማጠቃለል ያህል እነዚህ ሁሉም ጉዳዮች መልከታቸው ስራቸውን አልተወጡም አሁን አንዱ ወደ ሌላው ሐላፊነቱን የማረግ የማስተላለፍ ሁኔታ ይታያል አሁን ይጉዳት ቢደርስብን ኑሮ እንግዲህ ተመልከቱ ምልክቱን አሁን ችግሩ ብቻ አይደለም ወርቅነሽ አንቺ ዜናሽ ላይ አዳምጫለሁ ያልሽውን ባሳለፍነው አመት ብቻ ከ1200 በላይ የሚሆኑ እስራኤል የዲፕሎማሲ ግንኙነት ከለላቸው አገሮች ከሶሪያ ኦማን እና ከሌሎች ከሊባኖስ ዜጎች ሆኑ ፓይለቱ ወደ ሀገራችን መጣው ገብተው ወጥተዋል ማንም የተፈተሻቸው የለም እነዚህ አሁን ጉዳት ቢያደርሱ ለምሳሌ ሶሪያ በጥዋይና አይውንም ልክ እንደው የራሳቸውን ህይወት ለማቆየት ፈልገው እንጂ ተንኮል ቢያስቡና በሌሎች ቢሰበቁ ኑሮ ወይም ደግሞ አክራሪ ሃይማኖተኛ ቢሆኑ ልክ አሁን የኦማን ዘግነት እንዳለውና ጉዳቱን አድርገው እንደዛ አይነት አምላካቸው ኑሮ
1: ተስፋ ምናደርገው ምርመራ ተደርጎበት ባጭሩ እንደው ስለሁኔታው ይታወቃል ብለን ተስፋ ምናደርገን እንጂ ብዙ አጋጋሪ ነገሮች
2: ሁነት ነው እውነት ነው ሐላፊነቱ ሰጣየ ሁኔታው ነን ክስተትና ምንም እንደማይሰራ እንዳልኩት ቀደም ጉዳቱ ከደረሰ በኋላ እንደገና አለ አይደል ከዛ የመማር አስቀድሞ መጠንቀቁ ለትንሽ ችግር አለብን ይሄ ደግሞ ያሳዝናል
1: ጥሩ ጥላውን በጣም እናመሰግናለን መልካም ምሽት
2: አመሰግናለሁ
1: አሁን ደግሞ ወርቅነሽ እንግዲህ በተጠባባቂው ወታደርም አገልግሏል እንዲሁም ገጣሚ ነው አንድ ዜማም ያወጣበት ሁኔታ አለ ከሳሚ ገላው ጋር ቃለ ምልልስ እናካሄዳለን ሳሚ እንዴት አመሸ?
4: ሰላም ተነስተልኝ እንዴት አመሻችሁ?
1: እኛ ደህና ነን እናንተ እንዴት ነህ?
4: ደህና ነኝ ከብርምት
1: ጥሩ እንግዲህ ከመግቢያው ለመግለጽ እንደሞከር ነው ያው በጦርነቱም ብዙ ጊዜ በተጠባባቂው ወጥ ጦር አገልግለሃል በአለፉት አመታት እንዲሁም ደግሞ ጎን ለጎን ደግሞ ስራዎችን የሰራህበት ሁኔታ አለና እስኪ እንደው አገልግሎት ያለፉት 3 አመታት እንደው ባጭሩ እንዲታያቸዋል
4: አዎ ያው እንግዲህ 3 አመት በኋላ ማለት ነው አሁን እኔ እንኳን የጨረስኩት ከ2 አመት ተኩል በኋላ ነው የጨረስኩት አገልግሎቴም አሁን ያለሁበት በስራ ያው በመደበኛ ስራ ነው የምሰራው ግን አሁን ባለፈው የተከበረው ትናንት በርግጥ ቀኑ ነገር ነው የሚሆነው አዎ ጥቅምት 7 አሁንም ድረስ አላደለ አንዳንዴ እዚህ የሚልና ቦታው በሰዓቱ የነበረው እንትን በየአንዳንዱ ሰው የሚመጣ የፎቶግራፍ አለ በጭንቅላቱ የሚመጣ እና አሁን ሲከበርም እንዲሁ ትናንት እንዲተከብረው ነበር አሁንም ድረስ ያለ ነው የሚመስለው ግን አሁን ያከበርነው ለመጀመሪያ ጊዜ ነው ያለ ምንም ጦርነት ብዙም እንትን ሳይል ማለት ነው
3: አዎ ሳሚ አንተ በመከላከያ ሰራዊት ውስጥ በዚህ በጥበቡ በኪነ ጥበቡ ነው የምታገለግል ወይስ በምን ዘርፍ ነው የምታገለግል
4: አይ እኔ የማገለግለው መደበኛ ወታደር ነኝ ከኪነ ጥበቡ ጋር የተያያዘ የለኝም በግሌ ነው የሞከርኩት
3: የበለጠ አስተዋጽኦ ማድረግ አትችልም ነበር በዚህ ዘርፍ ብታገለግል እውነቴን ነው መከላከያ ሰራዊቱ በዚህ ዘርፍ የሚያገለግሉ በጣም በርካቶች ናቸው
4: አዎ አይ የተወሰኑ ጥያቄዎች መጥቶልኛል ግን መጀመሪያ የጀመርኩበት ሌላ ስለነበረ የግድ በዛው መቀጠል ስላለብኝ ነው
1: ግን ጎን ለጎን ዜማዎችንም አውጥተሃል ግጥሞችንም የጻፍክ ያው ቃለ ምልልስም ስናረግልህ ነበር እና እንደው ምን ያክል አሁን ይሄ የኦማኑት ወይም ኪነ ጥበቡ ምን ያክል ጎን ለጎን ወታደሮችን አበረታትቷል በተሰለፍክባቸው በቆየህባቸው አካባቢዎች?
4: አዎ ኪነ ጥበብ ያለው ሙያ እቸን በሁሉም ቦታ የሚታወቅ ነው ለማንኛውም ነገር የሚያገለግል ነው በሐዘን ጊዜ የሚሰሙ ወይም በደስታ ጊዜ ወታደሮችም ወደ ግዳጃቸው በሚሄዱበት ሰዓት ሞራልን በመስጠት እንዴት መጠበቅ እንዳለባቸው ለወደፊትም ብርታትን የሚሰጥ ነውና ይሄ ነገር እኔም ስላደረኩት በዚች ባለኝ አቅም ባደረኩት ብቻ ሳይሆን ሌሎችም ያው በተለያዩ ቋንቋዎች የሚደረጉት በተለይ በኢብራይስጥ ያውም በጦርነቱ ጊዜ አንዳንድ ሙዚቃዎች ታይተው ያልታወቁ ልጆች ራሱ በአንድ ዘፈን ጦርነትን በትክክል በሚያስረዳ መልኩ ሲገልጹት እንደዚህ ብዙ ሞራልን ይሰጣል። ተከታይነቱም በጣም የሰፋ ነው እና በጣም ለሁሉም ነገር መግለጫ ነው ሙዚቃ። በዛ ላይ ደግሞ በትይንት ነገር ሲታይ እንዲሁ በማሳያ ነገር ሲታይ የተሻለ ለሰዎችም የተለየ ማስረጃ እንዲሰጥ ይሆናል።
3: አው እንደው በኤቨራይስቱ እንግዲህ ያው ኤቨራይስ ተናጋሪ ማህበረሰብ ይሄን ያንተን የፈጠራ ችሎታ እንዲያውቅ ለሀገሪቱ ትልቅ ነገር ነው። ይክነ ጥበብ ሙያና ለአጋጣሚዎች ነበሩ መድረክ ላይ የማቅረብ ስራህን?
4: አይ በኤቨራይስቱ በኩል እንኳን አልደረሰም፣ ግን የደረሰኝ ነገር ቢኖር በግሌ ለመክፈት የፈለኩት ነገር ነበር እንደ ቃለ መጠይቅ ለማድረግ። አንዳንድ ሰዎችን ብዙ ነገሮችን ያለፉ ብዙ ሰዎች አሉ አንዳንድ በቅርብ ማቃቸው፣ እነሱን ለመጠየቅ ያንን ነገር ለማዘጋጀት የምትፈልገው ነገር ካለ እናግዛለን በማለት ያሉኝ እንጂ ወይ ከነሱ ጋር የመስራት ወይም ደግሞ ፈለግ የገዛ ያደረገልኝ የለም።
1: ጥሩ። እንግዲህ ጎን ለጎን ደግሞ ያው ለኛ ያላክልነን ዜማው ስናስደምጥ ነበር በጦርነቱ ጊዜ ግጥሞችንም እንዲሁ። እስኪ አሁን ያን ያስታወስክበትን አንድ ግጥም ልከልና እና ዛሬ እሱን እናሰማው ጠብቀን።
5: ተዛለኝ ሰንበቱ ጠቁሮ የታየበት አመቱ 23 ቀኑ ጥቅምት 7 ሀገር ስትደፈር በአሸባሪ ጥቃት ደስታችን በሐዘን ሲቀየር በቅጽበት ተዛለኝ ለቱ በዓል ከሰንበት ጋር የተጣመሩቱ በስቃይ ታጅቦ ቀረና ክብሮቱ ሰማይ ሳተፋ ደምቀዳች ምድሪቱ ተዛለኛ ጊዜ ስንት ንጹሃን ዜጎች ሀገር አማን ብለው ልጅ ጻናዋቂ ወጣት ሽማግሌው በተኙበት አልጋ ቤታቸው ተዘግተው በሳት ተቃጠሉ ተገደሉ ታርደው አሸባሪ ተብሎ ከሰው የተለየ የጭካኔ ጥጉን በጉልህ ያሳየ ከዘፍጥረት ዓለም አምሳያው ያልታየ ተዛሉኝ ወጣቶች ለሙዚቃ ደስታ ለጭፈራ ወጥተው ግማሾች ተገድለው ግማሾች ተጠልፈው በመድፍ በመትረየስ እንዲያ ተጨፍጭፈው ነፍስ ያውጭኝ እያሉ የሮጡት በጫካው ታትሟል በልቤ ዘላለም ላልፈቀው ትዝ ይለኛል ያባት ሚስትና ልጆቹን በጀርባው ሸፍኖ ለማዳን ሲወጣ የቀረው ታፍኖ ትዝ አለኝ እሱ ቤዛ ሆኖ ትውልድ አስቀጥሎ ምን አካሉ ቢፈርስ በአፈር ተሸፍኖ ስሙ ግን ከላይ ነው መቃብር ፈንቅሎ ተዛለኛ ጀግና የሀገሩን መጠቃት ደወሉን ሲሰማ ላይታሽ ተጠራርቶ ምንም ሳይቅማማ ለእናት ሀገሩ ሲል ለሰንደቅ ዓላማ መኪና እንኳን ቢያጣ ተጉዟል በጫማ እና ታዲያ ፈርቀዳጅ በመሆን ለከፈለው ሕይወት በታሪክ ይዘከር ጽድቁ በጀግንነት ባንዲራ ከፍ ብላ እንድትውለበለብ ሀገር እንድትለማ በእውቀትና ጥበብ ሕይወት የሰውቱን ዝቅ ብለን በማሰብ ሐዘኑ ጥልቅ ነው የሚገባ ከልብ ባንዲራ ከፍ ብላ እንድትውለበለብ ሀገር እንድትለማ በእውቀትና ጥበብ ሕይወት የሰውቱን ዝቅ ብለን በማሰብ ሐዘኑ ጥልቅ አርገን እናስታውሰው ከልብ ሰንደቁም ይውለበለብ ዝቅ ብሎ ለዛሬ ይበልጡን ይገባል ነገር በመሳሌ የተሰዋን ጀግና ባላሳይ ቆፍሬ ላስታውስ እንዳይረሳው ለመላው ሀገሬ እኔም አነባለሁ ሐዘንና ደስታን በአንድ አጣምሬ እኔም ቀምሻለሁ የሐዘኑን ፍሬ ይህ መታሰቢያ ቀን ሲከበር በዕለቱ ጸሎትም እናድርስ ያውጣን ከማዕቱ መልሶ እንዳይመጣ ደግሞ ጦርነቱ በቃችሁ ይበለን እግዚአብሔር በመረቱ በዚህ ሐዘን ቀን መርሳት የለለብን አልፎ አልፎ ብቅ ሚሉ አሉ ጠላታችን እኛም መልስ ለመስጠት አይረቀም አይናችን መታሰቢያነቱ በጦርነቱ ምክንያት ህይወታቸው ላለፉ ጀግኖች ወታደሮች ይሁን።
1: ሳሚ በጣም ነው እናመሰግን። እንግዲህ ቀላል አይደለም እንሲሰሙም መስዋዕት ይከፈሉ ወታደሮች ቤተሰቦች በጣም ሀዘንና የሚሰማቸው እኛም እንደተሰማን መጨረሻም ተስተላልፈው መልእክት ካለ
4: ያው መጨረሻም አስተላልፈው መልእክት ያው አሁን እንደውን እንደ አዲስ በየቦታውም አለ ደግሞ ምርጫው ምንም እየመጣ ነው ነገሮችን በትክክል እንዳይሄዱ የሚያደርጉ ብዙ ጦርነቶች አሁንም በየት እንደሚመጣ ባይታወቅም ሊጀመር ይችላልና ያለን አንድና አንድ አማራጩ አንድ መሆን ነው ሁላችንም። አሁን በምርጫው ምክንያት ደግሞ ያኛው ከዛኛው ያኛው ከዚህኛው ብዙ ነገሮችን ሊከፈቱ ስለሚችሉ አጋጣሚው እንዳይጠቀሙብን ያው አንድነታችን ያዋጣል ባይ ነኝ።
1: ጥሩ እኛ ጋር ለነበረ ቆይታ
3: እናመሰግናለን። ሰሚ
4: መልካም አመሰግናለሁ።
3: እሺ መልካም ምሽት። አሁን ደግሞ ሰጠኝ ስልክ መስመራችን ላይ ወይዘሮ ታሪክ እንደሻው ይገኛሉ። ወይዘሮ ታሪክ እንደሻው የ50 ለቃ አብርሃኑ ካሳው እናት ናቸው። 50 ለቃ አብርሃኑ ካሳው በግባቴ ክፍለ ጦር ይዋጋ የነበረ በጋዛ ሰርጥ ያው ውጊያ ላይ እንዳለ በ2023 ዓመተ ምህረት ዲሴምበር ላይ ዲሴምበር 22 ቀን ህይወት መስዋዕትነት ከፍሏል። በ2023 በ2024 መሆኑ ዲሴምበር ላይ ከሆነ ህይወት መስዋዕትነት ከፍሏል። በጣም እንግዲህ ጀግና እናት ናቸው። እስኪ ዛሬ ትንሽ ልናገር ስለ ልጅ እስካሁን አልቻልኩም፣ ዛሬ ግን መናገር እችላለሁ የተወሰነ ብለው ስልክ መስመራችን ላይ ናቸው። ወይዘሮ ታሪክ ጤና ይስጥልን፣ እንደምን አሉ?
6: አብረ ይስጥልን።
3: እንዴት ነዎት? ደህና ናት?
6: ደህና ነኝ እግዚአብሔር ይመስገን።
3: እስኪ ስለ ልጆት ስለ ብርሃኑ ካሳው የሚያስታውሱትን ይንገሩን። እንዴት ነበር እንደው ለመጨረሻ ጊዜ ያዩት ጊዜ ምን ያህል ነበር? በኋላ ህይወት መስዋዕትነት መክፈሉን እስኪ ነግሯችሁ ድረስ እንደው ምን ያህል ጊዜ ነበር?
6: ያው የዛን ቀን የተጀመረ ለታ ነው። እዛ ሶስት ሳምንት ሰነት ሆነ የመጣ አሙስ ማታ መጦ ያው ተኝቶ እንዳደረ አርበታን ተኝቶ እንደዋለ እንዳደረ ቅዱሽና አርግ ብዬ በቀሳቅሰው ደክሞትኝ አልነሳልኝ ብሎ በስንት መከራ ተነስተው ቅዱሽትን አርጎ ትንሻ ኩለቀ ወደ ተኛ። እኛም ተኛ ነ ማልዳ 6 ሰዓት ተኩል ላይ ያው ያጓጓት የወረደ አይ አመት ባል ሲሆን እንዲሁ አመል ብለውትኝ እያልን እኔም ተነስቼ ወደ ጸሎት ቤት አድኩኝ። አጸሎት ቤት ውደንም ያው ሁሉ ይወድቃልኝ ይጮሃል። ያው እኛም ጸሎታችን እየጸለት ነው ኦሪጂቱ ወጣ ገብቶ ያበቃዛ ልጆች የሄዱባቸው እህቶች አንዲት እየሮጠች መጣች። ወንድሟ ሀዶ እየሮጠች መጣ ስታበቃ ታታ ያለች እና ደህና ነሽ? ደህና ነኝ። አይ ደንግጠሽ እንደሆን ብዬ ነው ብላ መልሳ ያለች ፈርታ ለመናገር።
1: ቀላል አይደለም። ከዛን ጊዜ አንስቶ እስካሁን ድረስ ያላችሁበት ሁኔታ እንዴት ነው? ሌሎች ልጆች እናንተስ በረታችሁ ሆይ? ገባናል ቀላል ጊዜ እንዳልታለፈ።
6: ምን ቀላል ነው ደግሞ? ልጅን ያህል ሲወድቅ ሳያስበው ልጅ እንደወደቀ እንደ ተነሳ ስልጠናውንም አብቅቶ እርፍሎም ወድቆ በሆነ ዛሬ እንደሄደ እንደወጣነ በዛ የቀረ እንዴት ቀን ነው መጦ አንድ ቀን አዳራይ ነው ያጀው እዚህ ስልክ የለ ማየት የለ ያው ሲወድቅ ነው ወደቀ የተባለ ልጅ እንደሳሳሁት አንድ ቀን ሳላየው ያው ጥቅምት 7 ወጥ እንደሄደ አንዲት ቀናትኝ ስግዶ አለት አንዲት ቀናት መጥቶ አድሮ ያጀሁትኝ ደሄደ እንደገባ እነዛ 100 ሰዎችን አስመልሶ መከራው ነው የተለየታ ቀን መከራ አይቶ እነዛ ሲመለሱ ያው ወጣውም ካንካቸው ተበላሽ ሆነ ሽርፈት አድርጎ ተብለው መጣ። አንድ ቀን መጣ በ3 ሰዓት መጣ ዙሮ በ3 ሰዓት በበነጋው ሄደ ከዛው ቀረ።
1: አዎ በደቡብ አዛ በ22 ዓመቱ ነው የተሰዋ። ተሳሳ 2 ቀን 2023 ዓመት ምረት ከ2 ወር በኋላ ጦርነቱ ከጀመረ በኋላና እንግዲህ ቀላል አይደለም ጊዜው ጥያቄውም ተፋ ነው እርግነሽ
3: አው እንደው ምን መናገር ይፈልጋሉ ስለሱ በ22 አመቱ ከሆነ እንግዲህ ብሔራዊ ግዴታው ሊጨርስ ትንሽ ነው ቀርቶት የነበር ማለት ነው ወይስ ጨርሶ በጦርነቱ ምክንያት ቀጥሎ ነው
6: አራት ወር ቀርቶት ነበር ሊጨርስ አራት ወር ቀርቶት ነበር ወሩን እየቆጠርኩኝ አቤሳውዲ አንም ይጨርሰኛል ወር እየቆጠርኩኝ አጋጋት የመጣ ያውነትኝ አራት ወር ሲቀረው ነው ተሰዋልጨ
3: ምን ማድረግ ይፈልግ ነበር ጦር እንደ ወትድርናውን ጨርሶ ምን ማድረግ ነበር የሚፈልግ ምኞቱ ምን ነበር
6: ምኞቱማ ወትድርናውን ጨርሼ ሰርቼ ጨረሻ ቤት ነው ነበር ቤታችን ያን ሽጨ ሊስታለው ቤት ነው ሰራላችሁ ሮበከና ገዝቼ ደግሞ ተፈልጋችሁት ቦታ ነው እጃችሁ መሄድ ያለኝ ሽመኝ ነበር ልጅ ምኞቱ ትልቅ ነው ነበር ጉናቶ ታቤ ሲላከቶች ወንድሞች ጋር የመሰለ ሁሉን ሽፋይ አልነኩት አይነካ ጎበዝ ነው ነበር ልጅ
1: አው ቀላል አይደለም አሁን ለሱ ማስተዋወሻ የተደረገ ነገር አለ ወይስ ካሁን በከተማው ወይም በሌላ ቦታ እሱን ለማስተዋወስ ያደረጋችሁት እንቅስቃሴ አለ
6: እኔ ፈልጌ ነበር ተዚው ቤት ሸመሽ ለሱ ማስተዋወሻ የሚሆን ራሴ በራሴ ቢሆን ማሰራው ቦታ ነው ፈልጌ ነበር አላገኘሁኝም ያው በወታደሩ ማን በሚሉት ነው የሶስቶች ወታደሮች አብረውት የወደቁት ሁለቶች የኔው ሶስተኛ ሆኖ በዛ አሰርቷል ሲባል ሰምቻለሁ እና ያወሩትና አገተነለት አለኝ እንጂ ሌላ ቦታ አላገኘሁም
1: ሌሎች እህትና ወንድሞች ሰባት እህትና ወንድም እንዳለ ነው እንግዲህ ካለን መረጃ ልክ ነው
6: አዎ
3: እሱ ስንተኛ ልጅ ነው
6: እሱ ስምንተኛ ነው ነበር
3: የመጨረሻ ማለት ነው የመጨረሻ ልጃችሁ ነው
6: አዎ የመጨረሻ ነው መውረጃዬ ነው ነበረ መውረጃዬ ነው ጠውረኛል የተብለኛል ያልኩት ልጅ ነው ሄደብኝ
3: አይሶታ አሁን ምን ገዛ ያደርጉላችኋል የመከላከያ ሰራዊቱ ሰዎች እየመጡ እንደው ያነጋግሯችኋል የምክር አገልግሎት የሚሰጣችሁ አካል አለ ለማጽናናት
6: ለማጽናናት ያው ሳምንት አንድ ቀን ምትመጣ ሰጥዩ ያለች ያው ለተማከረኝ ተቆጣኝ ትዝታ ትባላለች ተመጣለ በሳምንት አንድ ቀን ነው ልጆች
3: አበሻላት ኢትዮጵያት
6: አዎ ልጆች ዘመዱም ደስልቁም በወሳቡም አይዞሽ ሁሉ ነው ያንቺ ብቻ አይደለም አይዞሽ ነው ሌላ ምን ይደረግልሽ እናትዬ አለመቀደም አለመገኘት
1: አሁን ሌሎች እህት ወንድሞች በዚህ በውትድር ነው ያሉ አሉ
6: የለም ሁሉ ይጨርሰዋል
3: እሱ የመጨረሻ ከሆነ ትልቆች ነው የሚሆኑ
6: ትልቆች ናት
1: ምናልባት በቋሚነት የሚያገለግሉ ካሉ
6: ለቋሚነት ያው በዛው በጣባው ያው ሹሜር ምሰራለ አንደኛው ለቀየው እንጂ ሌሎች ያው በስራ ላይ ነው ያሉ
3: ምን መናገር የሚፈልጉት ነገር አለ እንደውም ያልጠየቅኖት ማስተላለፍ የሚፈልጉት መልእክት ወይዘሮ ታሪክ
6: ማስተላልፎማ እኔ ደረሰ አይደረስበት ለዘመዱ ፈጣሪ ሁሉ ዓለም ደግሞ ሄዱት መታደረው ደግሞ ቀብ ድግፍ አርጎ ደግሞ በሰላም ለቤታቸው ይመልሳቸው ሀገሩን ሰላም ገባን ያድርገው ወስሎ ደግሞ መከራቸው የሚሰቃዩትን ደግሞ ሻቁ ስለ ያርግላቸው ሞቱትን ሁሉ ነፍሳቸውን ይማረው ሀገሩን ሰላም ያርገው እንጂ ሌላ ምን ይባላል እንግዲህ ልጄ ነው ስን ይማረው ጀግና ነው ጎበዝ ነው ልጄ
3: አዎ ጀግና ነው በጀግንነት ነው ያለፈ በእንደዚህ አይነት አማማት በእንደዚህ አይነት ምክንያት መሞት እንግዲህ ህዝቤን ሀገሬን አላስነካም ወደዋድቃለሁ ለሀገሬ ሞታለሁ ብሎ የሚሞት ጀግና ጀግና ነው የጀግናም ጀግና ጉዳቱ ለወላጅ ይገባናል በጣም ከባድ ነው ግን ደግሞ ዝም ብሎ አልባሌ ሞት ስላልሞተ ለመጽናናት ይሞክሩ ወይዘሮ ታሪክ ቀላል አይደለም ግን ደግሞ ልጆት በጀግንነት ነው ያለፈው
6: ምን ይደረጋል እንግዲህ ወድኞችን ሳይ አመት ባል ሲመጣ መቀመጫሁን ሳይ ነው የሚረብሽ ምን አረጋለሁ እንግዲህ ምን ማረግ አልችልም
3: ነፍሱን ይማር እንግዲህ ለመጽናናት መሞከር ነው አይዞት እግዚአብሔር ያጽናዎት ቀላል አይደለም በዚህ ሁኔታ ሆኖ ማነጋገር ከባድ ነው። ስላነጋገሩን በጣም በጣም ነው እናመሰግኖት። ምናልባት እህቱ አለች ያለሞርቅ ከርሶ ጋር ያለሞርቅ እንደው አንድ የሆነ ነገር አንድ ሁለት ቃል መናገር ከፈለገች ትችላለች።
6: እሺ ተኔ ጋር ደናሹ ደናደሮ ተራባ መሰግናለሁ።
3: እሺ ሰላም በጣም እናመሰግናለን። እግዚአብሔር ያጽናውት ያለሞርቅ። ያለሞርቅ አንቺ እንግዲህ ብርሃኑ ታላቅ እህት ነሽ፣ ከዚህ በፊት ማነጋግረንሻል። እንዴት ነው እንግዲህ ብርሃኑ ህይወት መስዋዕትነት ከከፈለ በኋላ ብዙ ነገር ነግረሽናል ስለ ብርሃኑ ባለፈው ውይይታችንና፣ እንዴት ነው የቤተሰቡ ኑሮ ምን ይመስላል? እንዴት እያሳለፋችሁት ነው ጊዜውን?
7: የቤተሰቡ ኑሮ እንግዲህ መኖር ስላለብን እየኖርን ነው፣ ግን ሁሉ ቤተሰቡም ልቡ ተሰብሮ የዘላለም ጸጸት እና ቁስል ነው። ልጆች ጫሮች ሁሉ ተደብቀው ያወራሉ ስለሱ። ምን ብዬ ልንገርሽ፣ እናቴም አባቴም ሁሉ ቤተሰቡ ልቦ ሰብሮ አጉሎብናል። የእሱ ቦታ ጎሎብናል። የቤቱ ድምቀት የቤቱ ምን ልበልሽ መብራት ነበር።
1: ቀላል አይደለም። ግን እናንተ ደግሞ ወላጆችን የማጽናናት ሌላዎች ልጆች እንዳይጎድ ማድረግ ኃላፊነት ደግሞ አለባችሁና እንደ ታላቅ እህት ሌላውን ቤተሰብ ማበረታታት ያስፈልጋል። ቅድም እንደተገለጸው ለሀገር የተሰዋ ሀገርን በየጊዜው ህዝቡን በየጊዜው የሚያስታውሰው ጀግና ነው።
7: አዎ እሱማ እየሞከር ነው እንግዲህ የምንችለውን ሁሉ። ግን የወታደር ሞት ምንም ነገር አይረሳም። በየአመት ባሉ በየሁሉ ጊዜ ይነሳን። ጓደኞቹ እየመጡ የነበረውን ነገር የሰራውን ስራ ሲነግሩን እኛ አላወቅነውም ነበር ሁሉ እንላለን።

0: ስለት ያው በትምህርቱ ምክንያት ማለት ነው።
1: አዎ ትምህርት ስላልነበረ መሀል አመቱ መሀል ላይ ስለመጣችሁ
0: አመት መሀል ላይ ስለመጣ እንደመጣን ደግሞ አልተቀበሉንም ትምህርት ቤት። ቆይተን 3 ወር ነው አራት ወር ቆይተን ጀመርን። ከዛ አበቃ ፎፊሻ ጋዶል መጣ። በዛ ምክንያት አንድ አመት ተራዘመበት።
2: አሁን እንግዲህ አማናይ ያው በጀግንነት ተሰውቷል። በጥሩ ክፍለ ጦር ሲያገለግል ነው የነበረ። ምንም እንኳን በሁለት አመቱ ብዙ መስራት በሚችልበት ገና በለጋድሜው ቢቀጭም እንግዲህ መበርታት ያስፈልጋል። ማስተዋወሻዎችን ማድረግ ያስፈልጋል። ሌላ እንግዲህ ለህብረተሰቡ የምታስተላልፊው መልእክት ካለ ወይዘሮ አለሞርቅ?
0: የምናስተላልፍ እነሱ ለእኛ ብለው ሳይኖሩ ኑሮን ሳይጀምሩት ብዙ ወንድሞቻችን ለእኛ ከእግዚአብሔር በታችን ያለ ይጠብቁ ሂደው ነፍሳቸውን ተሰውተዋል። አሁን ደግሞ እኛ ያለ ነው በመተባበር በመተጋገዝ ፍቅር በመግዛት እንኖርላለሁ። ሌላ ምን ይባል ብለህ ነው?
2: በርታቱን ይስጣችሁ። ስላናገራችሁን በጣም እናመሰግናለን። እኛም በየጊዜው እንጠይቃለን።
0: እሺ እናመሰግናለን።
1: እንግዲህ መርሳት ለማይገባ እንዳልሽ ወታደር ሞት መታሰቢያው በየጊዜው ስላለ ከባድ ነው። ሁሉ ጊዜ እንዳዲስ ነው። ግን ያው መታወስ ስላለባቸው እናነጋግራችኋለን እንጠይቃለን።
2: የተቀበረው ያው እዚህ ሀረር ጭል ነው እና በየጊዜው ትመጣላችሁ ወይስ?
0: አዎ እንሄዳለን፣ በየጊዜው እንሄዳለን። ያን እናየዋለን በየጊዜው።
1: እንግዲህ ያው አይዟችሁ፣ መታሰቢያውን መታሰቢያውን ሁሉ ማድረግ ነው እንጂ እንግዲህ ያው
0: አዎ መታሰቢያው እናደርጋለን። ያው ማስታወሻ የሆነ ማስታወሻ አቋሚ እዚያው ባለንበት ቤሸሜሽ ውስጥ ብለን ነበር። ያው እንግዲህ እስካሁን ድረስ አንድ
1: ኤሪያውን አልጠየቃችሁም? ምንድን ነው ችግሩ? የሚተባበራችሁ
0: ኤሪያው ጠይቀን ነበረ፣ እስካሁን ድረስ መልስ የለም። ያው በሌላው ግን በነበረበት ባሲስ እንዲውል በሌሎች ቦታም አርገውለታል። ግን እኛ የፈለግነው እዚህ ነበረ ቤሸሜሽ።
2: እንግዲህ ታገሉ፣
1: ጠይቁ።
2: አዎ ጠይቁ። እናመሰግናለን ወይዘሮ አለሞርቅ አማረ፣ መልካም ምሽት።
0: አሜን። እናመሰግናለን።
2: ቻው።
1: እናመሰግናለን።
2: ወርቅነሽ እንግዲህ ፖለቲካው ማለ ከዛ እንደው ከፖለቲካው በፊት ግን በዚህ አመቱ ብቻ ወደ እስራኤል አመቱ ከጀመረ ወደ 1200 የሚሆኑ አውሮፕላን አብራሪዎች ወይም ደግሞ የበረራ ቡድን አባላት ብዙ ግንኙነት የሌላቸው ከእስራኤል ጋር ግንኙነት የሌላቸው ወደ 1200 ገብተዋል የሚል መረጃውን በካን ይፋ ሆኗልና ኤፍላይ ዱባይ አውሮፕላን ጉዳይ ገና ብዙ
1: መዘዝ እያመጣ ነው። እንግዲህ ችግር ከተፈጠረ በኋላ አንዳንዴ ችግሮች ይጋለጣሉ። ምናልባት እንግዲህ አንዳንድ ጊዜ ለበጎ ይሆናል እንዲህ አይነት ችግሮች መከሰታቸው፣ ለወደፊቱ ምናልባት ሊደርሱ የሚችሉ ሌሎች የከፉ ችግሮችን ማስቆም ይቻል ይሆናል በዚህ አጋጣሚ እንጂ እንግዲህ 1200 ከእስራኤል ጋር እንግዲህ እስራኤል ደግሞ እንደሌላው ሀገር አይደለችም እንደምንታወቀው። የዲፕሎማሲ ግንኙነት የላቸውም ማለት እስራኤልን በእጅጉ የሚጠሉ ሀገራት ሊሆኑ ይችላሉ። የእስራኤልን ህልውና ማያምኑ ሀገራት ይሆናሉ። የተለያዩ የአረብ ሀገራት ደግሞ በእስልምና እምነት ባከረሩ ቁጥር በእስራኤል ላይ ያለው ጥላቻ፣ በእስራኤል ሀገር ላይ አለማመኑ የበለጠ እየተጠናከረ ነውና መሄደው ከባድ አደጋ ማድረስ ይችላሉ። እንግዲህ 1200 የሚሆኑ አብራሪዎች ይሆናሉ፣ የበረራ አስተናጋጆች ይሆናሉ፣ በተለያየ ሙያ ያሉ እንግዲህ 1200 የሚሆኑ ከሶሪያ ነው እንግዲህ ከሶሪያ፣ ከሊባኖስ፣ ከኦማን እና ከሌሎችም ሀገራት። አዎ በአጋጣሚ እንግዲህ የኦማን እንትን ችግሩ ከባድ ነበር ሊደርስ የነበረው አደጋ፣ አደጋውም እንዲቆም ተደርጓል። መቼስ እንግዲህ
2: ፈጣሪ ታክሎበት እንዲያውም በናትባግ ላይ ቤንጎሪዮን ዓለም አቀፍ አውሮፕላን ላይ እስከ ሳላማ ነበረው ይባላል። ምርመራው እየቀጠለ ነው። ሌላም ቦታ ለመከስከስ አቅድ እንደነበረው ነው የሚነገረው እና ይሄ በዚህ በኦማን አየር መንገድ አውሮፕላን ላይ የደረሰው ችግር በእስራኤላን ተሳፋሪዎች በአብዛኞቹ በእነሱ ላይ ችግር ዓለምን ማስተማር አለበት። በዓለም ላይ በረራዎች ይካሄዳሉ። ሁሉን መቆጣጠር ባይቻልም ቢያንስ እንኳን

0: ያንዳንዱ አውሮፕላን አብራሪ ምን አይነት የጀርባ
1: የኋላ
0: ታሪክ እንዳለው መጠናት ያለበት መታየት ያለበት በተለይ ደግሞ እንደ እስራኤል ያሉ ሀገራት ማን ነው ወደዚህ ሊያበርም ይችላል ብለው ብዙ መመርመር ያለባቸው ነው። የሻባክ ድርጅት፣ የሞሳድ ድርጅት፣ ሌሎችም የትራንስፖርት ሚኒስቴር ጽህፈት ቤት የሚመለከታቸው ብሉ ብዙ ስራ መስራት ያለባቸው ጉዳይ ነው። ራሱ ፍተሻው ሲገቡ ሲወጡ ብዙ ነገሮች እናያለን በእያንዳንዱ አየር መንገድና ብዙም የሚያስተምር ነው ብዬ ነው ማስበው።
1: አዎ፣ ጥበቃ ላይ በነገራችን ላይ እዚህ ማንዶ አንዳንዴ እንደውም እናነሳዋለን በስርጭታችን አልፎ አልፎ እንደው በጣም ሊጠበቁ የሚገባቸው ቦታዎች ላይ ጠባቂዎችን ስታይ በቀላሉ ችግር መፍጠር መቻ ይቻላል። ስታዩ አጋጣሚውን ወይ አልባሌ ሰዎች ይሆናሉ። አንዳንድ ቦታዎች ላይ ደግሞ የሚጠብቁ ሰዎችን እናውቃለን፣ ሌላ ሰዎችን ይጠብቁ ይደረጋል። እና የጥበቃ ስራ ላይ
0: ባቂያነት መባሉ ነው እንጂ
1: ለስሙ ነው የሚቀመጥ ሰው እንጂ በጥበቃ ዘርፍ እስራኤል ትንሽ እንደገና እንደው ምንድነው ሪፎርም እድሳት ማድረግ አለባት፣ ለውጥ መደረግ አለበት።
0: በጣም አሁን ትልቅ ነጥብ ነው ያነሳሽው። እና በተለይ በአንዳንድ ቦታዎች ላይ ያለው የጥበቃ ሁኔታ በጣም የተካበደ ነው። እንዲያውም ብዙ ክብደት በማያስፈልገው ጊዜ ለምሳሌ ከወሰድን በማሳክናሳ በቢትዋህሎም አካባቢ ያለው ፍተሻ በጣም ከባድ ነው። ብዙ ህዝብ በሚገለገልበት ደግሞ አሁን ለምሳሌ እንደው ለወደፊት ምንጠይቃቸው ይሆናል። በአየር መንገድ ውስጥ ያሉ የፍተሻ ሁኔታዎች መጀመሪያ በመኪና ሲገድ ይገባል። ከዛ በኋላ በአይን ነው የሚመለከቱ። ሌሎች ሀገሮች ጋር ደግሞ ስናይ ደግሞ ጫማ ውልቆ ሁሉ ብዙ ነገር ፍተሻ ይደረጋል። እና ብቻ እንግዲህ የሚመለከታቸው ክፍሎች ቢያስቡበት ነው።
1: የሀገራቱ ይለያያል፣ እውነትህን ነው። በጣም እስራኤል መጀመሪያውን ሻንጣህን አንተን ያስተካከልከው በቀላሉ ልትገባ ትችላለህ፣ ግን ዞሮ ዞሮ ያዩታል። በእርግጥ በመሳሪያው ውስጥ ነገር
0: ያዩታል፣ ግን ከዋናው ከተርሚናሉ መድረስ
1: ስትገባ ነው። ልክ ነህ፣ ስትገባ ነው እንጂ ከገባ በኋላ በእርግጥ ይታያል፣ ሻንጣ ውስጥ ምን እንዳለ ይፈተሻል። ዞሮ ዞሮ ግን በቂ ላይሆን ይችላል፣ በቂ አይደለም። በአጠቃላይ
0: እስከ ሚዛን አሁን ከሚዛን እስከ የሚገባ ድረስ ሚዛን እስኪደርስ ድረስ በአይን ተፈትሾ የሚታየው በአይን ነው። ምናልባት ከመግቢያው ላይ የሚፈትሽ መሳሪያ እንዳላቸው አናውቅም፣ ግን ሊታሰብበት የሚገባ መስሎ ነው የሚታየን። እና የእነሱ አሰራር ሁኔታ ወደፊት የምንጠይቃቸው ይሆናል፣ እንዲሁ ዝም ብለን እንዳንናገር። ሌላው የፖለቲካ ሁኔታ እየተጧጧፈ ነው። ይኸው 20 ቀናት ቀርተዋል። እንዴት ነው
1: ፖለቲካው? ለምርጫ 20 ቀን ቀርቷል እንዳልከው፣ መንግስት እንደውም እዚህ ላይ ትኩረት ያደረገ ነው የሚመስለው። አሁን አንዳንድ ነገሮች ይነሳሉ እንዳልነው፣ እዚህ ከበረራ ደህንነት ጥበቃው ጋር ተያይዞ ሌላም ሌላም። ግን የመታሰቢያው በተለይ ደግሞ የግን የጥቅምት 7ቱ መታሰቢያ ይነሳል። ግን መሪዎች ፖለቲከኞች ትኩረታቸው ወደ ፖለቲካው ነው። የፖለቲካ ተካራ ነው ያለው። አንዳንድ ህጎችን ማስተካከል፣ የውጭ ሀገር መራጮችን የማስገባት ያለ ማስገባት፣ በዚህ ሁሉ ክስ ቀርቦ ነበር። ተስማሙ ሲባል ሰማን እንጂ እና ያለው ሁኔታ ከባድ ነው። እንግዲህ አንዳንድ የፖለቲካ ፓርቲዎች ደግሞ አሁዛ ሀሲማ የሚለውን ወደ ክነሴት ሊያስገባቸው የሚችል በቂ ድምፅ አያገኙም ይባላሉ። በተለይ ግን እንደው እንደ ጥናቱ ከሆነ አሁን እነዚህ ድምፅ አያገኙ የሚባሉት እንደው የድምፁ እንዳይባክን የሆነ ውሳኔ ቢወስኑ መልካም ነበር።
0: እማ እያንዳንዱ ቅድም በቀኑ ፕሮግራማችን እንደተወያየንበትም ያው የሚፈራረሙት ይኖራል። ነገር ግን ደግሞ ይህንን ህዝብ ላይ የሚደረገው ግምገማ ሙሉ በሙሉ ትክክል ነው ማለት ያስቸግራል። የትኛው ህብረተሰብ ነው የሚጠየቅ? ማንን ነው በስልክ የሚጠይቁት? እንዲሁ ነው በሚጠይቁበት? እርግጥ ጥናት የሚያደርጉበት ሰዎች የራሳቸው መንገድ ይኖራቸዋል፣ ግን ሙሉ በሙሉ ለውጤቱ አመላካች ነው የሚለው አስቸጋሪ ነው።
1: ጥናት የሚያደርጉ አካላት በእርግጥ አንዳንዴ በጣም ግራ ይገባሃል፣ ምን ላይ ትኩረት እንደሚያደርጉ ዝም ብሎ ይገባሃል ካለው አካሄድ ስታይ። ለምሳሌ አሁን ከሆን ላቫን ፓርቲ አልፍም እያሉ ያው ይላሉ በጥናት ግን ከጥናቱ ዝርዝር ክባር አውርደውታል። መራጩ መርጣለሁም አልመርጥም ማለት አይችልም፣ እድሉ የለም። ከዝርዝሩ ማውጣታቸው ምናልባት እንግዲህ ጥናት የሚያካሂዱት አካላት ህዝቡ አልመርጥም ይበል መርጣለሁም ይበል፣ ፓርቲዎች ግን ቢኖሩ እንደው መልካም ነበር እንዳስተያየት።
0: ያው ስማ ሲጠይቁ 1000 ወይ 2000 ሰዎችን ይጠይቃሉ። ማንን ነው የምትመርጡት? እንዴት ነው ይላሉ። እንደዛ የሚሰጡት አስተያየት እዛ ውስጥ ፓርቲዎች ከሌሉ ስማቸውን አይጠቅሱም። ግን በአጠቃላይ
1: ሶስት አራት ፓርቲዎች መርጠው ጠቅሰው በቃ ይተውታል ሌላውን።
0: እና አሁን በ11ኛው ቴሌቪዥን 12ኛው 13ኛው 24ኛው 14ኛው ይቅርታ 14ኛው እንዲሁም ደግሞ ብዙ ሌሎችም ግምገማ ያደርጋሉ። ግምገማ ካደረጉ በኋላ ይፋ አደርጋሉ። ውጤታቸው አንዳንዴ ከፍ ዝቅ ይላል በጣም
1: ያ ያ ላው ያያለ ዛሬ ደግሞ ቤኒጋንስ ተጠይቀው ምንድነው ያሉት? በእንትኑ በህዝቡ ቅድመ ግምገማ አላምንም፣ በግል ግን ባደረግነው በጣም ጥልቅ የሆነ ጥናት አካሂደናል፣ ሲሆን 7 ካልሆነ 6 ሰዎች እናስገባል እናገኛለን ነው ያሉትና እንደው እኔ ምርጫው አልፎ ምርጫው ማግስት ማየት በጣም ፈልጋለሁ። ወይኔ ምርጫው ውጤት ያጓጓልና እስኪ ምናልባት ወይ እሳቸው እንዳሉት ወይ ደግሞ በጥናቱ እንደተባለ
0: እንግዲህ ሁሉንም ያው ያበጠ ፈነዳልና እኛ እናየዋለን እየደረሰ ነው። ሌላው በሲደሮት ከተማ ነገ ያው ስርጭት ይኖረናል፣ ከአንድ እስከ 2 ባለው ጧት ደግሞ እዚህ ይኖረናል፣ ምሽትም እዚህ ይኖረናል። አድማጮቻችን እንዲከታተሉን።
1: የሲድሮት ከተማ ነዋሪዎች ተወሰኑትን በእርግጥ ያናገርናቸው ይኖራሉ። እንደው ግን የጥቅምት 7ቱን ጥቃት በአይናቸው ያዩ በጣም የታዘቡት ነገር ያለ አድማጮች ተከታታዮቻችን ካሉ መጥተው ቢያገኙ ደስ ይለናል፣ ሀሳባቸውን ቢያሳትፉ። ለአድማጩ ለመላው አድማጭ ያው ነው የሚሰማቸው። እኛ እንግዲህ እዛ ድረስ ስንሄድ እነሱ ደግሞ ቢመጡ መልካም ነው እንላለን። በዚህ አጋጣሚ
0: ልክ ነው እንግዲህ ነገ ያው እናሰራጫለን። በተረፈ እንግዲህ ለባልደረባችን ጥላውን መልኬ፣ ለቴክኒክ ባለሙያችን ዛፈር ሳሌም፣ እንዲሁም በፕሮግራማችን ለተሳተፉ ሁሉ ሀዘናቸውን ችለው እኛ ለናገሩን በጣም ነው እናመሰግን። ቀላል አይደለም ሀሳብን መግለጽ በዚህ ሁኔታ ይከብዳልና።
1: አዎ ለገጣሚ ሳሚ ገላውም እናመሰግናለን።
0: ለገጣሚ ሳሚ ገላው እንዲሁ እናመሰግናለን። አድማጮቻችን ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። መልካም ለሊት። ነገ ጧት 6 ሰዓት እንደገና እንገናኛለን።
1: መልካም ለሊት።